0: ይህ አጠቃላይ የገበያ ንቅናቄ የባለ ሀብቶችን መተማመን እንደገና የገነባ ሲሆን በክሪፕቶ ገበያው ላይ አዎንታዊ አዝማሚያ ሊያሳይ እንደሚችልም ይጠበቃል። የዜካሽ ገበያ አቋም ሰፊው የገበያ እድገት ትኩረትን የሰበሰበ ቢሆንም በፕሎዋንግ መድረክ ላይ የሚገኘው ዜካሽ የተለየ አዝማሚያ ማሳይቷል። በፈረንጆች መስከረም 19 ቀን 2026 መረጃ መሰረት የዜካሽ ዋጋ በአንድ ቀን ውስጥ የ1.33% ቅናሽ ማሳይቷል። በፕሎዋንግ መድረክ ላይ ባለ ሀብቶች ዜካሽን አማካይ ለ106 ቀናት ያህል ይዘው እንደሚቆዩም ተመልክቷል። ይህም በዋጋው ላይ አጭር ጊዜ ማስተካከያዎች ቢኖሩም እንኳ በባለ ሀብቶች ዘንድ ያለው ቁርጠኝነትና ፍላጎት ጸንቶ መቀጠሉን ያሳያል። በሌላ በኩል ሆንግ ኮንግ ከ1.6 ቢሊዮን ዶላር በላይ የሐሰት ክሬዲትና የክሪፕቶ ከረንሲ ጉቦ ጋር በተያያዘም የቀድሞ የባንክ ባለስልጣን ላይ የእስር ውሳኔ አስተላለፈችም። በቻይና ኮንስትራክሽን ባንክ ውስጥ የደንበኞች ግንኙነት ስራ አስኪያጅ በመሆን ያገለገለውና ከ1.6 ቢሊዮን ዶላር በላይ ዋጋ ያላቸውን የሐሰት የክሬዲት ደብዳቤዎች ወይም ሌተርስ ኦፍ ክሬዲት በማረጋገጥ ህገወጥ ድርጊት ፈጽሞ የነበረው የቀድሞ የባንክ ባለስልጣን 4 ዓመት እስራት ተፈርዶበታል። በተጨማሪም በክሪፕቶ ከረንሲ መልክ የተሰጠውን ከ470,000 ዶላር በላይ ጉቦ እንዲመልስም ታዟል። የ32 ዓመቱ ላም ቹንይን የተባለው የቀድሞ የባንክ ሰራተኛ ሲሆን በዲስትሪክት ፍርድ ቤት የቀረበበትን ክስ አስቀድሞ አምኖም ተቀብሏል። ዳኛ አርነስት ሊን ካምሁንግ እንደገለጹት ከሆነም የወንጀሉን ከባድነትና ማህበረሰቡ ላይ የሚያደርሰውን አሉታዊ ተጽዕኖ ግምት ውስጥ በማስገባት ለመጀመሪያ ጊዜ ወንጀል ሰሪዎች ጭምር አስተማሪና ጠንከር ያለ ቅጣት መስጠት አስፈላጊ ነው። ዳኛው አክሎም ባንክና መድን የሆንግ ኮንግ ኢኮኖሚ የጀርባ አጥንት መሆናቸውን ጠቅሰው የላም ሴራ ከተማዋ ዓለም አቀፍ የፋይናንስ ማዕከል ያላትን ስም አጥልቷል ብለዋል። የሆንግ ኮንግ የጸረ ሙስና ኤጀንሲ ከዚህ ጉዳይ ጋር ግንኙነት ያላቸው ሌሎች ተጠርጣሪዎችን በቁጥጥር ስር ለማዋል የእስር ማዘዣ ማውጣቱም ተገልጿል። የሆንግ ኮንግ የገንዘብ ባለስልጣን ባንኮች ቶከን የተደረጉ ተቀማጭ ገንዘቦችን፣ ዲጂታል ንብረቶችንና የብሎክቼይን ሰንሰለቶችን አጠቃቀም ሲያሰፉ ለኳንተም ኮምፒውቲንግ ስጋቶች ያላቸውን ዝግጁነት ለመገምገም የሚያስችል ማዕቀፍ ባለፈው ሐምሌ ወር ይፋም አድርጓል። ባለስልጣኑም አጠቃላይ የባንክ ዘርፉን ሙሉ ዝግጁነት እስከ 2030 ዓመት ለማድረስ ማቀዱንም አስታውቋል።
1: ሄሎ ጓደኛዬ፣ ያበደርሽኝን ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳለኝ። አዎ ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከእኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችሎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክሎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንቶን ካሉበት ሆኖ ይክፈቱ።
2: ወንድም አካውንት አለ?
3: ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
4: በአዲስ ዓመት ዳሽን ባንክ እስከ ዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም ይሎታል። እርስዎ ዳሽን ባንክ ምርጫውን ካደረጉ በስልኮ በዳሽን ባንክ ሱፐር አፕን በቀን እስከ 5 ሚሊዮን ብር፣ በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወትዎን ቀላልና ዘመናዊ ያድርጉ ይሎታል። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የኋላ አስተላላፊ ድርጅቶች በኩል የተላከለትን ገንዘብ ሲቀበሉ ከተወዳዳሪ ውጭ ምንዛሪ ተመን በተጨማሪ የ10% ጉርሻ የሚያበረክትሎታል። ሁልጊዜም አንድ እርምጃ ቀዳሚ ሆነው ዳሽን ባንክ። የዳሽ መልስ መረጃዎችን ወደ እናንተ በማድረስ አብራችሁ ቆይታ አደረግኩኝ። ከሌሎች የጣቢያው ፕሮግራሞች ጋር መልካም ቀን ይሁንላችሁ።

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሪ

0: ዛሬ መጠን በተጨማሪ የአስር በመቶ ጉርሻ ያገኛሉ።
1: አብረው ይቆዩ ካብረው እንደናሽን ባገስፈው ተስፋው ሰምሮ አይተው ካብረው ይቆዩ
0: መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
3: እንዲህ ባይልኝማ አብዬ ጋሺ
4: ተጠንቅቀህ ንዳ
3: ነፍስ እንዳታጠፋ
4: አካል እንዳትጎዳ
3: አጣውም ብዙ ነው። አንተም ሳታስበው ትገባለህ። ዳበልታ

0: ሞቴ መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ
1: አውቶ ሴፍቲ
2: አብይ ጋሽ ተጠንቅቀን

0: እንዴት አረፈዳችሁልን የተከበራችሁ አድማጮቻችን። አውቶ ሴፍቲ ጀመረ ተወዳጁ ብስራት ኤፍኤም 101.1 ላይ ኢንስፔክተር ናሽ ስቱዲዮ ገብተናል። አብርሃም ቴክኒኩ ላይ አለ። አንድ ሰዓት ተኩል አካባቢ ይኖረናል። ዛሬ ሰኞ ነው። አርብ፣ ቅዳሜ፣ እሁድ ምን ይመስል ነበር? አዲስ አበባ ውስጥ የተከሰቱ ነገሮች ነበሩ?
1: አደጋ የተወሰነ አንድ ሁለት አደጋዎች ተመዝግቧል። ይሄ ገጭቶ ማምለጥ አሁንም ከተማው ላይ አለ። ነገሮች በእርግጥ ከአደጋ ምርመራ ክፍል ጋር ተነጋግሬ ያለው አደጋ ደርሶ ያመለጡትን ሰዎች በዝርዝር ካመለጡ በኋላ የተወሰደውን እርምጃ የተያዙትን ስጡኝ ብያለሁ። እሱን እያደራጁ ነው፣ ይሰጡኛል። ያለ እንዳይመስላቸው ማለት ነው።
0: እየተለመደ እንዳይመጣ ነገር ሲደጋገም በነገራችን ላይ ይለመድና
1: እና ሰው የማይያዝ በዛው የሚቀር ነገር ይመስላል። ስለዚህ እሱን መረጃውን ዋና ኢንስፔክተር ስጦታው ጋር ተነጋግረናል። መረጃውን ይሰጡናል ወደፊት። አሁን እሱን ጨምሮ ሌላ አንድ አደጋ ተመዘገባለ። እሱን እንግዲህ በኋላ ሰዓቱ ሲደርስ እናቀርባለን።
0: ከዛ ባሻገር የእናንተን ሀሳቦች፣ አስተያየቶች፣ ጥያቄዎች፣ መልእክቶች፣ ጥቆማዎች፣ ምስጋናዎች፣ ወቀሳዎች ሁሉ እናስተናግዳለን። በቴክስት ነው የምናስተናግደው ዛሬ። ስለዚህ በቴሌግራም ቻናላችን ቴክስት አድርጉልን። በዩቲዩብ ቻናላችንን ክፈቱና ኮመንት ሴክሽን ላይ እንደዚሁ አስተያየቶቻችሁን አስፍሩልን። ከዛሬ ጀምሮ ደግሞ ተግባራዊ የምናደርገው አዲስ አሰራር አለ። የአፕ አፕሊኬሽን ተዘጋጅቷል። አውቶ ሴፍቲ አፕ አለች። ከዚህ በፊት በኦንላይን ነበረ እናስተናግድ የነበረ አይደል? በዌብሳይት ነበረ። አውቶ ሴፍቲ የተለያዩ መረጃዎችን ከአሽከርካሪ ተሽከርካሪ ጋር የተያያዙ የተለያዩ መረጃዎችን በአውቶ ሴፍቲ ዌብሳይት ነበር እናስተናግዱ። አሁን ወደ አፕሊኬሽን አሳድገነዋል። አፑ ብዙ ነገር ነው የያዘው። ይህ መንጃ ፍቃድ ማሰልጠኛ መጽሐፎች አሉ፣ መንጃ ፍቃድ ለሚማሩ ማሳደግ ለሚፈልጉ መንጃ ፍቃድ ካታጎሪዎች አሉ። እሱ ብቻ ማለም ህጎች፣ አዋጆች፣ ደንቦች፣ መመሪያዎች ሁሉ የያዘ ነው። የሬዲዮ ፕሮግራሞችም እዛ ይጫናሉ።
1: የኛ ሬዲዮ
0: ፕሮግራሞችም ይጫናሉ። በጣም ብዙ ነገር ነው።
1: ጥያቄዎቹ በጣም ብዙ ሺህ ጥያቄዎች ራሳቸው የሚፈቱ ፈተናዎች፣
0: ጥያቄዎች ስፍር ቁጥር የሌላቸው ያሉት ከአሽከርካሪ ተሽከርካሪ ጋር የተያያዙ የትኛውም አይነት ጥያቄዎችን ሊመልስ የሚችል አፕሊኬሽን ነው። ስለዚህ
1: ይሄን የራሳቸውንም አስተያየት የሚጽፉበትም ነው፣ ጥያቄም የሚጠይቁበት
0: እሱን ወደ እሱ ልመጣ ነው። ይህን አፕ ትጭኑትና ተመጣጣኝ የሆነ ክፍያ አለው ኦፍኮርስ። ኢትዮ አውቶ ሴፍቲ ብላችሁ ሰርች አድርጉና እሱ ራሱ ጋር ይመራችኋል። ክሮም ላይ ኢትዮ አውቶ ሴፍቲ ብላችሁ ሰርች ስታደርጉ ታገኙታላችሁ፣ ይመጣል። መጀመሪያ ላይ እሱን ትጭናላችሁ። ሀሳብ መስጫዋ ላይ አስተያየታችሁ መጻፍ ትችላላችሁ። አስተያየቶች ማለት ልክ ሬዲዮ ላይ መናገር የምትፈልጉትን ሀሳብ እኛ ስልክ ላይ ይመጣል እሱ
1: ወደው ይመጣል።
0: በተለየ መንገድ ነው የሚመጣው በነገራችን ላይ። ስለዚህ ለሱ ቅድሚያ እንሰጣለን። እናዳላለን።
1: ምክንያቱም እውነት ለመናገር የእኛ ደንበኞች፣ የእኛ አድማጮች፣ ቤተሰቦች በአጠቃላይ እንዴት አድርገን እናግዝ፣ አንዳንዴ እኮ ፕሮግራሙን ማገዝን ይፈልጋሉ በጣም። እውነት ለመናገር በግልጽም እኔም በግልም የሚነግሩኝ ሰዎች አሉ፣ በእኛም ደግሞ በአየር ላይ የሚጠይቁን ሰዎች አሉ። ስለዚህ አንድም ነገር ሁለት ነው ጥቅሙ። አንደኛ እኛም እየታገዝን እንደገና ደግሞ አድማጮቻችን ባጭሩ በየትኛውም ቦታ ላይ ሆነው በየትኛውም ጊዜ ስልካቸውን ከፍቶ ሊያዳምጡ፣ ሊያዩ፣ ጥያቄ ሊጠይቁ፣ አስተያየት ሊሰጡ የሚችሉበት አዳዲስ ደንቦች ሲወጡ እኛ ወዲያው ነው የምንጭነው እዛ ላይ። አዳዲስ ደንቦች ሲወጡ፣ አዳዲስ ህጎች ሲወጡ፣ ለሚለወጡ ነገሮች ሲኖሩ በአጠቃላይ እዛ ላይ ይጫናል። ይሄ ከባድ ቀላል አይደለም። ሌላ እሱም ብቻ አይደለም፣ በአካባቢያቸው ላይ የሚፈልጉት ለምሳሌ ጋዝ ስቴሽን የት አካባቢ ያለ አዲስ ሰው የሚመጣ ከውጭ የሚመጡ ሰዎች የት ነው ያለ፣ የት አካባቢ ነው ያለው፣ ቀረብ ያለው ቦታ የት ነው ያለው፣ እንደዚህ የመሳሰሉ ነገሮች በጣም ለህብረተሰቡ ጥቅም የሚሰጡ ነገሮችን የያዘ ነው። እንግዲህ በዚህ ሳምንት ጀምሮ በደንብ ሙሉ በሙሉ ተግባራዊ ሊሆን
0: ይችላል፣ አየር ላይ ነው ያለው አሁን። ስለዚህ ልጭኑ ትችላላችሁ። እዛም ላይ አስተያየቶቻችሁን መጻፍ ትችላላችሁ ነው። ቅድሚያ ስለሚመጣ ለእሱም ምንም ጥያቄ የለውም፣ ቅድሚያ እንሰጣለን። ስለዚህ ቤተሰብነታችን እናጠናክራለን ለማለት ያክል ነው። የኦሮሚያ ህብረት ስራ ባንክ በኮፕ ሪሚቲን ፕሮግራም ስፖንሰር አድርጎ እያስደምጣችሁ ነው። ዞሮ መግቢያዊ አያት ሪል ስቴት ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ሕክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24/7ቱንም ቀናትን እያገለገለ ነው። ፒክ ድራይቨርስ አሽከርካሪዎች፣ ከዚህ በኋላ መንጃ ፈቃድን በኪስ ይዞ መዞር ብቻ የለም፣ መንጃ ፈቃዳችሁን ይዛችሁ ወደ እኔ ኑ፣ ወደ ስራ ትሰማራላችሁ፣ በቂ ስልጠና አግኝታችሁ ያል ነው። ማለዳ ፎን በማለዳ ተኝታችሁ በተነቃቃ መንፈስ በብርቱ ጉልበት ቀናችሁን ጀምሩ፣ ማሽከርከራችሁን ጀምሩ እያለን ነው። አዲስ ባንክ ኮከብ 870 ምስራ ላይ ደውሎ አፑን ተጠቀሙበት፣ በርካታ ጉዳዮችን በቅጽበት ይፈጽምላችኋል ይለናል። ሶሲ በአምስት ደቂቃ ውስጥ የሚደርስ ለጾምም ለፍስክም የሚሆን ከእጅ ንክኪ ከኬሚካል የጸዳ ምግብ ተመገቡልኝ። መልእክቶቹን ሰምተን እንመለሳለን።
2: ብድር ለመበደር ምን ያህል ርቀት ይጓዛሉ? በስሞ ያለችውን አንድ ጥሪት እስከ ማስያዝ ወይስ ለአበዳሪ ጠብር ግፍ ብሎ ሰላምታ እስከ መስጠት? የአበዳሪ ፊት እየገረፈው ደጅ እስከ መጥናት ወይስ እንዴት ደግሜ ልጠይቅ ብሎ ከራስ ጋር እስከ መሟገት? እርስዎ ይህንን ሲያወጡ ሲያወርዱ ምቹ ያለምንም ማስያዣ ከ3 ሚሊዮን በላይ ለሚሆኑ አካውንቶች እስከ 60 ቢሊዮን ብር በሞባይል ብቻ እያበደረ መሆኑን ያውቃሉ? ያለ ማስያዣ ብድር አለ። ላንቺ ያለምሽውን እውን ለማድረግ ለምትሮጪው፣ ላንተም ነገ ተቀይሬ ብለህ ለምታልመው፣ ለእናንተ ብቃቱ ኖሯችሁ ግን ለሥራ ማስኬጃው እጅ ላጠራችሁ፣ ወይኔ ምኔን አስይዤ ልበደር ላላችሁ ያለ ማስያዣ ብድር አለ። ምቹ በሁሉም የሥራ መስክ ለተሰማሩ ያለምንም ማስያዣ እስከ 300 ሺህ ብር ያበድራል። በማንኛውም አንድሮይድ ስልኮች ላይ አፕሊኬሽኑን ዳውንሎድ በማድረግ ያለሙትን ያሳኩ። ምቹ ያለ ማስያዣ ምቹ ነው።
3: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
4: ሃሎ ሃሎ፣ ሳይታለም የተፈታ ነው።
5: ምኑ?
4: አዲስ ዓመትን በአዲስ ነገር ገድ ማለቱ።
5: ያ መንገድ
4: የኦሮሚያ ህብረት ሥራ ባንክ ሥራ ላይ ባዋለው አዲስ መተግበሪያ ኮፕ ሪሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕ ሪሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕ ሪሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕ ሪሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውም ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ሥራ ባንክ።
6: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቦ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የህክምና ማዕከል ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
5: መንጃ ፍቃዱ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለውጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል በክቡሩ የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨር ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፈቃዱን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል። አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የሕልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
7: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ሊሞላና በደስታችሁ ላይ ሐሴት ሊጨምር ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ።
8: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
9: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
10: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
9: አንቺ ከደወልሽልኝ በኋላ ነው የሰራሁት።
10: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
9: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
10: ጥብሱም፣ ቀይ ወጡ፣ ክትፎም ሶሲ ሲያያ ነው?
9: አዎ ለአበሳሰልም በጣም ቀላል ነው።
10: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
9: በዛ ላይ በፕሮቲን የበለጸገ ነው።
10: እሺ የት ነው የማገኘው?
9: በየሱቁና ሱፐርማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
10: ባለሱቅ ሶሲ ሶያ ስጠኝ
11: አለ። በድቃቁ ባንኳሩ
10: ሁለቱንም አይነት ስጠኝ።
12: ታላቅ ራዕይን ወደ እውነት የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማኅበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ የሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። የበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ ዓመት።
13: ዓመት እስከ ዓመት ሽክ ልክክ፣ ወቅት የማይቀይረው ውበት። በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናይ ፈገግታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ ከባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ

0: ምንጊዜ ምሪንዳ ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስ እና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ ክፍላክ ቁጥብ ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ ካቻ ካቻ ብቻ
1: ኦቶ ሴፍቲን ያደምጣችሁ ነው ተወዳጁ ብስራት ኤፍኤም 101.1 ላይ ቀደም ሲል አፕ የኦቶ ሴፍቲ አፕ ተዘጋጅቷል ያወረዳችሁ ቤተሰቡን ተገልግሉበት ባልነው መሰረት አንድ አድማጫችን በቀጣን ትልይ ይገባ ይመስለኛል ምንድነው ፕሌይ ስቶር ላይ ነው ገብቶ ለማውረድ የሞከረው ልክ ነው ፕሌይ ስቶር ላይ አለ ግን ፕሌይ ስቶር ላይ የምታወርዱት የከተመዘገባችሁና የራሳችሁ ፓስወርድን ከያዛችሁ በኋላ ነው እሱ ራሱ ጋይድ አድርጎ ነው ወደ ፕሌይ ስቶር የሚወስዳችሁ መጀመሪያ ብራውዘር ላይ ሄዳችሁ ethioautosafety.com ብላችሁ ትጽፉና ያመጣላችኋል እቺ የመሪ ምልክት ያላትን ቀይ በጥቁር የመሪ ምልክት ያላትን እንትን ያመጣላችኋል እሱን ስትነኩ ይመዘገባችኋል ማለት ነው። መዘገቡና መጨረሻ ላይ ሱራሱ እየመራ ወደ ፕሌይ ስቶር ይወስዳችኋል። ስለዚህ መጀመሪያ ከፕሌይ ስቶር ሳይሆን የሚጀምረው ከብራውዘር ነው የሚጀምረው ለማለት
2: ወዳችሁን የምትሰጡትን ፓስወርድ ግን ማትረሱትን ፓስወርድ
1: ማትረሱትን
2: ፓስወርድ ያዙ።
1: ሁሌም ወደ አፓስን ገባ በፓስወርድ ስለሚሆን ነው። ከመልክቶቹ በኋላ ተመልሰናል ብቻችን አይደለም የተመለስነው ዛሬ እንግዳ ይዘናል። እንግዳችን ራሳቸውን ያስተዋውቁልናል ከ ስራችን ጋር ተያይዞ የሆነ እንግዲህ ከአሽከርካሪ ተሽከርካሪ ጋር አይደል ምንሰራው የሜትር ታክሲ አገልግሎት ለመስጠት እየተዘጋጀ ያለ ካምፓኒ ነው ወክለው የመጡት አንተ ይያልኩ በኋላ ይሻላል
2: አንተ ነው እንደ ወጣት ነው
1: ጀምር ማለት አንተ ማለት ስለማይቀር
2: ነገሩ አንተ
1: ወጣትም ስለሆንክ ነው ልጅም ስለሆንክ ነው ወጣት እስኪ ከራስን አስተዋውቅ እንደሱ ይሻላል።
3: ራሴ ለማስታወቅ እንኳን ደህና ጠበቃችሁኝ ይላለሁ። እናንተን እንደዚህ በአካል በማገኘቴ በጣም ተደስቻለሁ።
1: አመሰግናለሁ። ተወድናለህ ማለት
3: ነው። በጣም ወዳችሁ። እሺ። ብዙ ጊዜ መንገድ ላይ መኪና ውስጥ ሆኜ እናንተን ነው የምከታተለው። እሺ። ፕሮግራማችሁ በጣም ነው ደስ የሚለኝ። የፕሮግራሙ መስራች መቴንም
2: የሬዲዮ ባለቤት
3: ቤተሰቦች እናንተ ቤተሰቦች ናችሁ እንጂ ሰራተኞች የሚባል እዚህ ቤት አለ ብዬ አላስብም። ሙሉ ቤተሰቦቹንም እንደዚህ በአካል እናንተን በማገኘት ደስ ይለኛል። ሁላችንም አለቃለኝ እኔ ፒስ ካምፓኒን ወክዬ አሁን ፒስ ራይድን ከሌላው ለየት የሚያደርግ ነገር ለህዝቡ ለማስተዋወቅ ነው እዚህ የመጣሁት በአካል። ግን ያገኘሁበትን እድሎች ተጠቅሜ ባለፈው ጊዜም አደዋ 00 ፕሮግራሙን ላውንች ስናደርግ ስንከፍት ሚኒስቴር መስሪያ ቤቶቹ ከፌዴራል ከሸገር ከተለያዩ ህብረተሰብ ከሃይማኖት አባት ከአባ ገዳዎቹ አንድ ላይ ሆነን ደማቅ ባለው ፕሮግራሙን ስናስመርቅ ያልኩት ነገር አለ። አለቃዬን ባገኘሁበትን መድረክ አንተና ሰውቀሎ ቀደማ ቢየ ቃል ስለገባው እኛ ምንም አይደለንም ያን ይሄን ቃል ነው የተጠቀምኩት። እንደኔ አይነት የተጣሉን ሰዎች አስ ከመረታ አስነቶ እንደዚህ የተከበሩ ሰዎች ፊት የሚያቆም እግዚአብሔር ብቻ ነው ብያለሁ። እኔ እግዚአብሔር ረድቶኝ እንዳጋጣሚ ብዙ ሚዲያዎቹ ጋር ኢንተርቪው አንዳንድ ሰዎችን ለመስጠት በጋዝጣም በተለያየ በኦሮምኛ ነው አፈኔ ፈታውትና አማርኛ ላይ ደግሞ ብዙም እንዳጣብቁኝ
2: መግባያው ካለኩ በግ ተናገሩ
3: እግዚአብሔር ረድቶኝ ዛሬ ደግሞ በአካል በሩቅ የሚወዳችሁና ማየት የሚጎግትኝ ኢንስፔክተር አሰፋ መዝገቡን እና አሹ ጋዜጠኛውን በዚህ እናንተ ግን ምን የታደላችሁ ሰዎች ናችሁ ግን
1: እንዴት
3: አንዳንድ ፕሮግራማችሁ ለየት የሚያደርግ ነገር ሁለቱናቹ ሙሉ ህዝብ ስትሆኑ ስስቁ ስትጫቃጫቁ ደሞ አንዳንድ እነዚህ ሰዎች አትል ተከራርፎ ይሁን ለከስቲዶ የሞቱት ቢ በቃ ግርም የሚትሉኝ ሰዎች ናቸው። የሳቃችሁት ደሞ የሚገርመኝ ነገር እንደዚህ ሆኖ የሆነ መኪና ተገልብጦ የሆነ ሰው አረፈ ሲባል ደግሞ የህዝቡን አዘን ተሸክማችሁ ዋው ነት ሌላ ቃል ስለሌለ
4: ማስተዋወቅ ነገር የራሱ ስሙ ሳስተዋወቅ
3: እናንተ በቃል ብንፍታላችሁ አምን ላርግ ነ ደረጀ ይባላለሁ የኪፒስ ካምፓኒ መስራችና ሲኦ ነኝ። ሁላችንም ሰዎችንን በሆነ ጊዜ እንኖራለን አገልግሎት እንሰጣለን የሆነ ጊዜ ደም በኋላ ደሞ ሁላችንም እዚህ ምድር ላይ የለንም
1: ከሆነ ጊዜ
3: በኋላ አሁን ቀጥታ ሬዲዮ ያዳመጣችሁ ያላችሁት ኦያይ ማልቲ ሚዲያ አውቶሞቲቭ አውቶ ሴፍቲ በታክሲም በሜትር ታክሲም ከፍ ባለ በቪ6 በሆነም ሁኔታ ውስጥ መሆናችሁ የምታዳምጡት ሁሉም ይቀየራል። የማይቀየር እግዚአብሔር ብቻ ነው። ስለኔም ስለራሳችሁም እግዚአብሔርን ያመሰገናችሁ። አሁን ስለ ወደዋናው ሐሳቤ ልግባና ሳይታችሁ ውድ ስለሆነች እነዚህ የተገኙበት አንዱ ፒስ ራይድ ከሌላው ምን ልዩነት አለው የሚለው ነው።
1: ምንድነው ፒስ ራይድ በራሱ ነው? ምንድነው ሜትር ታክሲ ነው?
3: አዎ ፒስ ራይድ
1: ኪና ኪራይ ነው። ምንድነው የሚለው መጀመሪያ እናብራራው።
3: ፒስ ራይድ ሜትር ታክሲ ነው። ሜትር ታክሲ ነው። አዲስ አበባ እና ሸገር ዙሪያ በሜትር ታክሲ አገልግሎት ህዝቡን የሚያገለግል ድርጅት ነው።
1: መቼ ነው የተቋቋመው? አሁን እየተቋቋመ ነው።
3: እየተቋቋመ ከውጭ ሀገርም ከውስጥም ከፈረንጆችም አፍሪካኖችም ኢትዮጵያውኖችም ሆነን በተለያየ ባለሙያዎቹ ጋር ሪሰርች እየፈራን ነበር 2 ዓመት በላይ። አሁን የዓለም አቀፍ ሜትር ታክሶቹንም የሀገር ውስጥ ያሉንም በቂ ጥናት ከተደረገ በብዙ ባለሙያ የተደገፈውና ባለፈው ጊዜ አደዋ 00 ትልቁ ፓን አፍሪካ የሚባል እዛው ፍጣለ እዛው አዳራሽ ከፍተኛ የመንግስት ባለስልጣን አምባሳደሮች የሃይማኖት አባቶች ያው መጀመሪያ መጥቀስ እንደምትቆርቁ በዛው ነው የተከፈተ። አሁን ወደ ስራ ገብቷል። ስራ ላይ ነው ያለው።
1: ምንድነው በሾርት ኮድ አለው በአፕ ነው በምንድነው ሰው የሚጠቀመው?
3: ሾርት ኮድ አለው። ሾርት ኮዱ 6885 ነው።
1: 6885
3: አዎ። በጣም ሲስተሙ ኢዚ ነውና በፕሌይ ስቶርም በአፕ ስቶርም ማውረድ ይችላሉ። በጣም ቀላል ነው። አንዳንድ እዚዙሬ ያለው ችግሮቹን ለማፍታት ነው። እኛ ራሳችን መኪና ትቴን በሪሰርች ብዙ ጊዜ ቆየ ነው። አንዳንድ ሲስተሞቹ ሹፌሮቹን ያስደስትና ተጠቃሚው ደግሞ አያስደስትም። ለምን ሁለቱን የሚያስደስት ሜትር ታክስ መፍጠር አልተቻለም በሚል ነው ወደዚህ የገባ ነው እንጂ እኛ መጀመሪያ መኪና መሸጫዎቹ ነበሩ። አሁንም አሉ። ፒስ መኪና መሸጫ የሚባሉ ኦንላይን የሚታወቃሉ። መኪና መሸጫው ብዙ ደንበኞችም አሉ። አሁን ችግሩን ለመፍታት ነው የተዘጋጀንና ፒስ ራይድ ኦልሞስት ወደ ስራ ገብቷል። ስራ እየሰራ ነው ማለት ነው።
1: ምንድነው በምን መልኩ ነው አሁን አሽከርካሪውን የሚጠቅመው ተሳፋሪውን የሚጠቅመው በምን መልኩ ነው? ከዋጋ ከታሪፍ አንጻር ነው? ከኮሚሽን ከሚከፈለው ኮሚሽን አንጻር ነው? ከጥቅማ ጥቅም አንጻር ነው? ከምን አንጻር ነው? እስኪ ለአሽከርካሪው የሚያለው ጥቅም ምንድን ነው? ለተሳፋሪውስ ያለው ጥቅም ምንድን ነው?
3: መጀመሪያ የጋራ የሆነን ጥቅም ማስረዳት ልሞክር። የጋራ የሆነው ጥቅሞቹ ለአሽከርካሪም ለተጠቃሚም የኛ በኪሎ ሜትር አሁን አንዳንድ ሹፌሮቹ ረጅም ኪሎ ሜትር መሄድ አይፈልጉም። ተጠቃሚው ደግሞ ሁለት መነሻው መከፋል አይፈልግም። እስከ 10 ኪሎ ሜትር በተመሳሳይ ፔመንት ይሄድና 11 ብሎ ሲጀምር ደግሞ ሌላ እሳ መስራት ይጀምራል ማለት ነው።
1: እንደ አዲስ
3: ይጀምራል
1: ማለት ነው። እንደ አዲስ ይበር መከፈቻ ከፍሎ
3: አዎ
1: መነሻ ከፍሎ ይከተላል።
3: መነሻ ሙሉ መነሻ ሳይሆን ሙሉ መነሻ እንዳይሆን የሆነ በኪሎ ሜትር የሚያሻሽለው ነገር አለ ማለት ነው። ተጠቃሚም አይደብርሆም መነሻው ስለማይከፍል ሹፌሩም አይደብርሆም የሆነ እንደ ቦነስ የተሻለ ነገር ስለሚያገኝ ለስራው ቀጣይነት አለው ማለት ነው። ሌላው ደግሞ በአቅራቢያው ያለው ነው የሚያገኙ ከ500 እስከ 1000 ራዲየስ ውስጥ ነው የሚያገኙት። በመጠበቅ ብዙ ጊዜ ይወስድባቸው። ሌላ የጋራ የሆነ ከ 12 ሰዓት እስከ 3 ሰዓት ተኩል መንገዱን ክራውድድ ስለሚሆን ፔመንቱ ትንሽ ውድም አይደለም በጣም ርካሽም አይደለም ለትራፊክም ለተጠቃሚም የሚመች ነው
1: ቦይቲንግ ታይም አገናዘበ
3: አዎ ከ3 ሰዓት ተኩል እስከ 9 ተማሪዎች እስኪወጡ እንቅስቃሴ እስኪጀምር ድረስ ደግሞ ትንሽ ዝቅ ያለ ነው ያኔ ታክሲም ባስም እንደ ልብ ስለሚገኝ በፒስ ራይድ ሰው በቀላል ብር እየከፈለ ሹፌሩም ስራ ፈቶ ከመቆም ሰውም በፒስ ራይድ እንዲጠቀም
1: ስለዚህ ክፍያው ሰዓቱንና የትራፊክ እንቅስቃሴውን ያገናዘበን የሚሆነው ነው
3: ያገናዘበንም
1: ይሆናል ስታግነንት ይሆናል
2: እንደ ሃፒ አወር እንደ ምናምን ነገር ያለው ስለዚህ ሰው
1: ለምሳሌ ሃፒ አወር በድራፍት ነው
2: ገብቷል አይደል የተሻለ ነገር ለምሳሌ በአውቶቡስ ከመሄድ ወይም በታክሲ ከመሄድ አሁን ዋጋው ትንሽ ወረድ ያለ ስለሆነ ለምን በፒስ አልሄድም
3: እንደዛ ነው
1: በፒስ ሄድ በሰላም ሄድ
2: በፒስ ስሙን እንዴት አገኛቸው
1: አሪፍ ነገር ነው
3: አዎ ስናስመረቅ ራሱ ሰዎቹ ከስቱዲዮ ከአደራጅ ሲወጡ ከፒስ ጋር ስትሄዱ ቀና ነው መንገዱ እያሉ እየዘፈኑ ነበር የወጡትና
1: ፒስ በራሱ ደስ ይላል
2: እንዴትስ ይመዘገባል ለምሳሌ ራይድ መኪና ያላቸው ሰዎች መዝገባ ለማድረግ ቢፈልጉ እንዴት ነው የሚመዘገበው
1: አሁን እሱ እየተመዘገቡ ነው ወይ ነው ጥያቄው
3: አሁን ሰልሶቹ በየመንገዱ አሉ እየመዘገቡ ነው ዳይሬክት ደግሞ የኛ ኦፕሬተሮቹ ጋር መነጋገር ከፈለጉ ቢሮአችን ደንበል 8ኛ ፎቅ ላይ ነው ቦሌ ደንበል አዎ አዎ እዛ መጥተው በአካልም ሊያገኙን ይችላሉ ምዝገባ ግን እየመዘገቡ ነው ማለት ነው
2: በአካል ሳይመጡ ግን በስልክ ቀጥታ መመዝገብ አይቻልም
3: ይቻላል 6885 ላይ ደውሉ እሄ የጋራ የሆነ ለየት የሚያደርገን ነገር ሲሆን ለሹፌር ደሞ ለብቻው ሹፌር የሚከፍለው ፐርሰንት ትንሽ ነው 5.5 ነው 5.5 ከፍሎ ደሞ የሚያገኙት ጥቅም ብዙ ነው አንዳንድ ሹፌሮቹ
1: ምንድነው የሚከፍለው 5.5% ማለት
3: ለሚያገኙ ኮሚሽን 5.5 ናት ከሱም እንደጋጣሚ ስራ ላይ ያለ የሆነ ችግር ቢያጋጥም ሶስተኛ ወገንም ጋር ተነጋግሮ ሰውየው ተገምግሞ ወይማ የሆነ ነገር እስኪደርስ ድረስ ፒስ ራይድ ሰፖርት ያረጋል አይበለውና ሹፌሩ መንገድ ላይ ስራ የፒስ ስራን ይዞ መንገድ ላይ ያለ የሆነ አደጋ ቢደርስ የብዙ ቤተሰብ ሹፌር ላይ ዲፔንድ ስለሚደረግ ቤተሰቡ ከትምርት እንዳይወጡ ወደ ቤተሰብ እንዳይበተን ፒስ ሰፖርት ያረጋል ለትምርት ቤት ለልጆቹ ይከፍላል ቋሚ መከፈል ሳይሆን ደግሞ ስራውን የስራ ይድል ፈጥራላችኋል ለቤተሰቡ ማለት ነው ይሄ ለየት የሚያደርገን ነው ሌላው ደግሞ እንዳጋጣሚ
1: አይከብድም ግን አይሚን እንደ እንትናችን አንጻር ከማህበረሰቡ ካለበት ኑሮ አንጻር ብዙ ማህበረሰብ ክፍል በተለይ አሽከርካሪ ብለን እኛ የምንጠራው ኦልሞስት መካከለኛው ወይም ዝቅተኛ
2: ገቢ ነው
1: ብለ እንትን የምትለው ገቢ ነው ያለው እና የሆነ ችግር ቢደርስ ቤተሰብ ሊበተን ይችላል ምንም ጥያቄ የለው ምንም ባካፕ አይኖርም ከኋላ ያለ ሊደግፈው የሚችል እሱን ተክቶ ቤተሰቡን ሊያስቀጥል የሚችል ብዙም ነገር አይኖርም እና እንደው በተደጋጋሚ ነገሮች ቢፈጠሩ ላይ ካውን ቦር የአምስት ቤተሰብ ሊበተን ቢሆን
2: አምስት መኪና ለምሳሌ ፒስ ፒስ አምስት መኪና
1: ላለ ማለት እኮ ነው አዲጋላ ለማለት ነው
2: ይጣብቃችሁ
1: 10 ቤተሰብ ቢሆን ምናምን እሱን ከቨር ማድረግ ይቻላል ወይ ነው ጥያቄው
3: እናንተም ጠዋት ተነስተታችሁ እንደዚህ የምትጮት አደጋ እንዳይበዛ ነው
1: አሁን በፈራውት ኮለዛ
3: አዎ በተለያየ መንገድ ፍልጠና የምንሰጥበት ሰው ያው ሁለት አደጋ ነው ያለ ተፈጥሯዊና ሰው ሰራሽ አደጋ ነው ያለ በቸልነት የሚመጡ አደጋዎች አሉ በሰው ደሞ ስራቱን ይዞ ስራው ላይ ያለ ደሞ የሚመጣው አደጋ አለ አደጋ ከመጣው ደሞ ፒስ እግዚአብሔር ይመራዳናል ስራው ውስጥም ስላለ ነው አይከብድም ብለን እናስባለን ምንም ችግር የለውም አይከብድም
1: ከኢንሹራንስ ጋር የሚያያዝ ነገር አለ እናንተ የሆነ ያገኛችሁት ከቨሬጅ አለ ኢንሹራንስ ይገባችሁት መድን አለ
3: ኢንሹራንሶቹ ጋር እየተነጋገርን ነው እስካሁን ያረጋገጠ ነገር ደግሞ ለስፔፋ ማረክ አፈላገም አይ
1: ከከለ ኢንሹራንስ ጋር ለማለት ሳይሆን አይዲያውን ለማንሳት ነው ማለት ካምፓኒው ብቻውን ሊሸከሙ የማይችልው እንትን ቢመጣ የርዳታ ፍላጎት ቢመጣ ከኋላ ሊያግዘው የሚችል የመድን ሽፋን አለው ወይ የሚለውን ለማወቅ ነው
3: አዎ የሆነ ኢንሹራንስ ላይ ወይ ደግሞ እስከ መጨረሻ ድረስ የሆነ ደረጃ ደርሰናል ይሄ ብቻም ሳይሆን አንዳንዴ መኪናው በብድር ይገዛና ሰው ይታመማል መኪናው ይበላሻል መክፈል ይከብዱሃል መኪናው በአራጅ እንዳይሸጥና ወይም እንዳይወረስበት ፒስ የራሱን አስተዋጽኦ ያደርጋል ማለት ነው ፒስ ራይድ ለሹፌሮቹ ይሄ አለ ሌላ ደግሞ እኛ ጋር ብዙ ጊዜ ለሰሩ ደግሞ ባትሪም ጎማም ሰፖርት ማድረግ ግዴታ ነን። አሁን እኛ እኮ ኮሚሽን ለመሰብሰብ ብቻ ሳይሆን እኛ ለተቀበልነው ደግሞ ምን አይነት ሰርቪስ ነው የሰጠን የሚለው አለ አለ እንጂ ብር ብቻ መሰብሰብ ሳይሆን ተጋግዘን ነው።
1: በሆነ ጊዜ የሆነ ሽልማቶች ይኖራሉ፣ የሆነ ጉርሻዎች፣ ቦነሶች ይኖራሉ። ምናልባት ብዙ ኪሎ ሜትሮችን ላሽከረከረ ወይንም ለሰራ የሚሰጥ ሽልማት ይኖራሉ
3: ሌላው ደግሞ እንደ አጋጣሚ ሆኖ ከሰም ሆነ በኮንትራት መኪናም የምልሰራ ሰው ካለ ፒስ መኪና መሸጫዎቹ ጋር በመሆን የተወሰነች ብር ከሰበሰበ በኋላ ብድር የምሰጠው አካላት ጋር ሆነን በራሳችን ድርጅት ማለት ነው ብድር መቻችተን ለሹፌሩ እንሰጣለን። ፒስ ከያሰርተው ባዶ ይሆናል ብለን አናስብም። አይበለውና እንደ አጋጣሚ እጁ ባዶ ከሆነ ደግሞ ከብዙ ቤተሰብ ያው እንደን ነገር ማይጣፋምና እሱ ደግሞ ሹፌሩ ነው የሚቀጥልበት ሲስተም እንፈጥራለን ማለት ነው።
2: የራሳችን
3: መኪና መቻችተን እናንተም ያው መስዋዕት አሰሰሩ መንጃ ፈቃድ ይዛችሁ መቀመጥልን ምናም ያላችሁ ስለሆነ እናንተ ጋር ምንሰራ ስራዎች ይኖሩናል ማለት ነው። ለተጠቃሚ ደግሞ ለየት የሚያደርገው ነገር ጥቅሙ ካበዛ ነው ከዚህ በላይ ማስፈላጊ ስላልሆነ እኛ ብዙ መኪና መቀበል አይደለም፣ ጥራት ላይ ነው ፎከሳችን። መጀመሪያ እንደሚያሰብ ነው ከ2020 ጀምረን ብለን አስበን ነበር። ከዛ በኋላ
1: አሽከርካሪዎቹ
3: ነው ልክ ሰው ባንክ እንደሚሄድ አየር መንገድ እንደሚሰራ ፕሮቶኮሉን ጠብቆ ለፌስቡክ ይብር ሰጥቶ አገልግሎት እንድሰጥ ነበር መጀመሪያ ያሰብነው እና ከዛ ሌላ ቅሬታ ደግሞ መጣብን። እናንተ እንደዚህ አይነት ሰፖርት ማድረግ ከፈለጋችሁ ታች ያለ ነው አብዛኛው ብረተሰብ

0: የዓመቱ ምርጥ ሰዎች ናችሁ። 2019 ምርጥ ተሸላሚ እናንተ ናችሁ።
1: ራሱ ፒስ ፒስ ድራይቭ ቴንክ ዩ
2: ብለናል
3: ብለዋል። የትራፊክ አደጋውን መረጃ ሁለት አደጋ መረጃዎች አሉ። አንደኛው ሁለቱም የደረሰው አደጋው በ8 ነው፣ አርብ ቀን ማለት ነው። አንደኛው ጠዋት 3:30 ነው፣ ለሚኩራ ወረዳ 9 ጎሮ ሚካኤል አንተ ሰፈር ነው፣ ጎሮ ሚካኤል ጋ ነው። ሟች ወንድ እድሜያቸው 70 ዓመት የሚሆኑ ሰው ናቸው። መንገዱን ሲያቋርጡ ነው ከግራ ወደ ቀኝ። አደጋውን ያደረሰው ደግሞ 1:03:74:16:17 አዲስ አበባ የሆነ ሚኒባስ ነው። አደጋው የደረሰበት ቁልቁለቱ ላይ ነው። ከጎሮ ወደ አያት እየተጓዘ ነው አደጋውን ያደረሰው። እንግዲህ የአደጋው ምክንያት መንገድ እያቋረጠ ያለ ነገኛ ለመቅጨት ነው። ጠዋት 3:30 ነው፣ አርብ ቀን ነው ይሄ አደጋ የደረሰው። እዛ አካባቢ ሰው ይበዛል አይደለ?
1: አዎ፣
3: ቁልቁለትም ነው።
1: ቁልቁለት ነው ቤተክርስቲያን፣ አርብም ስለሆነ ቤተክርስቲያን የሚገቡ የሚኖራሉ፣ በጣም ብዙ ሰዎች አሉ።
3: መጠንቀቅ ያስፈልጋል።
1: የምትሻገርባቸው ሁለት ነው ምናምን ናቸው መሻገሪያዎች።
3: ምክንያቱም ጋራ ነው ያንን ጋራ ማንም አይሻገርም።
1: ዝም ብለህ የምትወጣውም ዝም ብለህ የምትሄድበት አይደለም፣ ለሰው ተብሎ የተዘጋጀ አለ። ስለዚህ
3: እዛች አካባቢ ላይ ስደርስ ምን አለ ፍጥነት ብቀንስ።
1: ደግሞ እዛ ላይ ደግሞ ዜብራም አለ። እኔ እንዴት ልትገጭ የምትችለው ነው?
3: መቅጨት የሌለበት ቦታ
1: እሱ ነው እኮ የምለው። ማለት መጠንቀቅ የምትችል እንዲህ አይነት አደጋ ማሳለፍ የምትችለው አደጋ ነው።
3: እውነት ነው።
1: ስታይ ቀዝቀዝ ማድረግ እኮ ነው፣ ሌላ ምንም ተአምር የለው።
3: ቀላል ነገር ነበር
1: ምን እንደዚህ ሰው ዝም ብሎ የሚያቋርጥበት መንገድ ነው። አላየሁትም ገባብኝ ምናምን
3: የምትለው አይደለም።
1: አይደለም
3: ደግሞ እድሜያቸው ገፋ ያለ ሰው 70 ዓመት የሆነ ሰው ቀስ ብሎ ነው መንገድ የሚያቋርጥ። ስለዚህ መጠበቅ ያለበት ቀስ ብለህ ቆመህ እስኪሻገሩ ድረስ መጠበቅ ያስፈልጋል።
1: ጥሩ ነው
3: የሚሆነው እንደዚህ አይነት አደጋ ምንድን ነው ታውቃለህ? አንዱ ቆሞ ያሳልፋል፣
1: አንዱ ደግሞ
3: እሱ አልፎ
1: እሱን እቀድማለሁ ብለህ ትሄዳለህ።
3: ለምን ቆመ ብለህ አትጠራጠርም። እንደሱ አይነት አደጋዎች ናቸው የሚደርሱት። እንደው እንጠንቀቅ። ሌላው በዚሁ ቀን ምሽት 3:40 ላይ ነው ንፋስ ስልክ ላፍቶ ወረዳ 13 ጀሞ ሞልጋ ነው። ከጀሞ ሚካኤል ወደ መስታወት ፋብሪካ የሚጓዝ አሽከርካሪ ነው እድሜ 29 ዓመት የሚሆን ወጣት ገይቶ ሆስፒታል ከገባ በኋላ አለርት ሆስፒታል እየታከመ እያለ ነው ህይወቱ ያለፈው። ገይቶ አመለጠ።
1: ማታ ነው
3: ግን የሚገርመው ነገር ፍንጮች አሉ። ፖሊስ የ29 ዓመት ወጣት ሆስፒታል ነን እሱ ይዞ ቢሄድ ሳይቀልም ነበር።
1: ጥሎ ነው ሄዶ በቃ
3: እሱ ይዞ
1: ሞት ይችል ነበር።
3: የእውነት አጠገቡ ነው ያለው።
1: በወቅቱ ይዞ ወደ ህክምና ኤደን የተባለች ሄታችን ባለፈው ያለችውን ሰምታለህ። ለዛ
3: እንኳንስ የገጨው ሰው አይደለም ሌላው ሰው እኮ መርዳት አለበት። እንዴት ነው አጠገብ የሚያልፈው? ግላብ እንኳን የሚሰጠኝ የሚረዳኝ ሰው አጣሁ።
1: እሷ ለመርዳት እኮ ነው። እሷ አለችም እኮ ገጨዋ። እሷ አለችም
3: ለመርዳት
1: ገጨ በኋላ የደረሰችው ህይወት ለማትረፍ ግን የጣረችው ጥረት ያው ልመና።
3: እንደዚህ አይነት ስሜት ይኖር። አንደኛ አሽከርካሪዎች እንደው ቢያንስ የተገጨውን ሰው ደሙ እንዳይፈስ እግሩ ተሰብሮ ከሆነ እግሩን ቀጥ ማድረግ፣ ወገቡን ቀጥ ማድረግ፣ የሆነ በሆነ በጃኬታችንም በሸሚዛችንም በሆነ ነገር አስረን ወደ ሆስፒታል ማድረሳችን የሰብአዊነት ትልቁ ጥግ የሆነ ነው። ህግም አስገዳጅ ነው። ይህን ማሰብ ያስፈልጋል። ገይቶ ማምለጥ ለሌላ ወንጀል ለመሄድ ያደርገው
1: ማዳን የሚችለው ይሄ ሰው እኮ በወቅቱ ወደ ህክምና ቢወስደው
3: ቆይቶ ነው እንግዲህ የሞተው። ሆስፒታል ገብቶ
1: ነው። ጥሩ ነው። ለህግም ደግሞ የተመቸ ሁኔታ ነበር የሚፈጥረው። አሁን ከተያዝም መያዙ አይቀርም፣ ግን ገይቶ በማምለጥ ነው ተጠያቂ ነው።
3: ዋና ኢንስፔክተር ስጦታው ከአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የትራፊክ አደጋ ምርመራ ክፍል ከልብ እናመሰግናለን። የገይቶ ያመለጡ ሰዎች በእናንተ ጥረት የተያዙም ይሁን በህብረተሰብ ጥቆማ የተያዙ ወይም በራሳቸው መቶ እየሰጡትን መልሰን የምናቀርብ ፕሮግራም ይኖረናል።
1: እንትን ማድረግ ይኖርብናል። ምክንያቱም ገጭቶ ማምለጥ በጣም በተደጋጋሚ ዝም ብሎ የሚነገር ከሆነ አይ ገጭተህ ብታመልጥም እኮ አትያዝም፣ ተያዘ የሚባል ሰው ሰምተን አናውቅም የሚል ነገር ይመጣል፣ ይለመዳል። እሱ ደግሞ ፒስ አይሆንም። ወደ ፒስ እንመለሳለን። ሌላ ምትነግረን ምን ነገር አለ ከፒስ ራይድ? በነገራችን ላይ የፒክ ድራይቨርስ እና አሁን ፒስ ራይድ በጣም ይምታታብኛል።
3: ሁለቱም አንድ ላይ ይሄዳል፣ ችግር የለም።
1: ወይ አጣምሩት
2: አይቀርም ወደፊት እኛ ማስበናል።
1: ምን የተለየ የምትነግረው የምታስተላልፈው መልእክት አለህ? የምታቀርበው ጥሪ አለህ?
2: ብዙም የምንነገረው ነገር የለም። ቋንቋም ትንሽ እንደሚያስቸግረኝ
1: አስቸግር ማሰራ ፐርፌክት ነው እያወራ
2: ምንም አይለም ስላልኩ አሁን በቃ እዚች ምድር ላይ እኮ በጣም የመጨረሻ ሀብታም ስትሆን የመጨረሻ ዳያም ስትሆን የምትኖርበት ታይም

0: ውስን ናት
1: ሊሚትድ
0: ናት ስንኖር ግን ለህዝብ ምን ጥቅም ሰጠው ምን አገለገልኩ ማንናስ ደሰስኩ ማንናስ ቀየምኩ ብለን ራሳችን መገምገም አንዱ የፒስ አሁን የኛ አፕላይ የኛን ሂስትሪ ማወቅ ለሚፈልግ ሰው ቲክቶክ አካውንታችን 161.5 ደርሷል ከሱም ገብታችሁ ማየት ይችላልላችሁ በአካልም ቢሮ ብትመጡም እኔ ማንዳንዴ በአካል አለው ስራ በላብኛል የፒስ ራይት ማናጀር አቶ በቀለጫ ለሚል ኢንጂነር አሉ እሳቸውን ኦፕሬተሮቹን ማግኘት ይችላልሉ ደምበል ነው ቢሮአችን ደምበል 8ኛ ፎቅ 814 ነው በጋራ ሆነን የማንፈታ ችግር የለም ለማለት ነው ከፒስ ራይድ ጋር ቀና ነው መንገዱ ብሎ ጀምሯል ሰዎች እኛም ፒስ ራይድ ጋር አብረን እንሰራላለሁ ለፈጣችሁኝ ግዜ
2: አመሰግናለን ብዙ ሰዎች እንተነሚሉት እዚ የሜትር ታክሲ እንትን አገልግሎቱ አንዳንዱ በቃ የራስን ጥቅም ብቻ የማሳደድ እንደዚህ እንደዚህ አይነት ነገር ነው እኛን የጠቀመው ነገር የለም የሚል ነገር ብዙ በተደጋጋሚ ይነሳል ስለዚህ ምንድነው በተቻለ መጠን ለየት ብሎ መምጣት ነበር እንዳልከው ሁለት ነገር ነው ተገልጋዩንም አገልጋዩንም ሊጠቅም የሚችል ነገር እና እውነት ላይ የተመረኮዘ እውነት ላይ የተመረኮዘ ነገር መሆን አለበት እናንተ ቢሮ ስንገባም ጥቅሶቹ የእውነት ነገር የሚመስሉ ነገሮች አሉ እንደው እንደሱ አይነት በያዛችሁት መንገድ ብትሆን
1: አይኔ ጅምሩ እዚህ ሽልማቱ ራሱ በጣም ደስ ይላል
2: እኔ ጅምሩ በጣም
1: ሰለክት የተደረጉበት
2: መንገድ አሁን ላይ የተሸለሙት አዎ
1: ደስ ይላል በጥሩ ነገር ነው የጀመራችሁት እንግዲህ ፒስ ከህብረተሰቡ ጋር አብሮ ይዘልቃል ብለን ነው ተስፋ የምናደርገው
2: አንድ አድማጫችን ባለፈው ጊዜ አስተያየት የሰጠን የነበረውና እኛ ጋይድ አድርገን ይላክነው ልኮልናል ቴክስት ልኮልናል ሰላም የአውቶ ሴፍቲ አዘጋጆች ባለፈው ሳምንት ወደ ግራ ደርቤ ነው የታጠፍኩት ብሎ ደርበን የታጠፍኩት ብሎ በታብሌት ከሶኝ ሜሴጁ አልደረሰኝም ብዬ ሳማከራችሁ በአካባቢው የሚመለከተው ቢሮ ሄደ ኮምፒውተር ላይ አስፈትሽ ባላችሁ ይመሰረት እጄ አዲስ የተከፈለ ያልተከፈለ የተመዘገበ ክስ የለብህም ተብዬ ትንሽም ቢሆን ከስጋት ነፃ ሆኛለሁ አመሰግናለሁ የምንሰጠው አስተያየት የምንሰጠው አቅጣጫ እንደዚህ መሬት ላይ ሲውልና እናንተም ተግባራዊ ስታረጉ መብታችሁን አስከብሩ እዚህ ቦታ ሄዳችሁ መብታችሁን አስከብሩ እዚህ ቦታ ሄዳችሁ አመልክቱ ስንል ምክንያት አለን አንዳንዱ ነገር ራሳችንም ጉዳውን እየተከታተልን ከሚመለከተው አካል ጋር ያገናኘን መፍትሄ እንድታገኙ እያደረግን ነው ነገር ግን እንደው እግዚአብሔር ይለት እናም ብለን እንተው ከሆነ አናስተካክለው አይስተካከለም የሚስተካከለው መብታችንን ጥግ
1: ድረስ ለማስከበር ጥግ ድረስ መሄድ ነው
2: ግድም
1: ነው እንጂ ግድ ነው መልካም አፓችንን ብዙ ሰዎች ያወራሩ ነው ገብተናል ይያሉ መልክት ይላኩልን ነው አዎ ተገልገሉበት እጅግ ጠቃሚም አፕ ነው የቤተሰብነታችን አንዱ መገለጫ ነው አውቶ ሴፍቲ ኢትዮ አውቶ ሴፍቲ ብላችሁ ብራውዘር ላይ ግቡና ሰርች ስታደርጉት መጀመሪያ ይመጣላችኋል ቀደም ተከተሉን ጠብቃችሁ ስትሄዱ እሱ ራሱ ወደ ፕሌይ ስቶር ወደ አፕ ስቶር ይወስዳችኋል ከዛ በኋላ ዳውንሎድ ማድረግ ነው እዛ በሰጣችሁት ፓስወርድ በቀጥታ መግባት ቤተሰብ መሆን ነው ውስጡ እንደ አያችሁት በጣም በርካታ ጉዳዮችን ነው በተለይ ስለ መንጃ ፍቃድ የምታወጡ መንጃ ፍቃድ የሚያወጣ የቤተሰብ አባላት ወዳጅ ዘመድ ካላችሁ በጣም በርካታ መረጃዎችን የምታገኙበት በጣም በርካታ ጥያቄዎችን ከነመልሶቻቸው የምታገኙበት የመንገድ ላይ ማመልከቻዎችን ምልክቶችን የትራፊክ ህጎችን ደንቦችን አዋጆችን መመሪያዎችን ብዙ ነገሮችን የምታገኙበት ነው ከአሽከርካሪ ተሽከርካሪ ጋር እኛን ጠይቃችሁ የምትጠብቁትን መልስ በሙሉ የምታገኙበት ስለሆነ አውርዱት ህጉ ምን ይላል ይላል አንድ አድማጫችን ሰላም እንዴት አደራችሁ ኢንስፔክተር ናሹ መላው ፕሮግራሙ ተከታታዮች ሰው ገጭተህ ሲያመልጥ ምንድን ነው የሚደረገው? እስኪ ህጉና ቅደም ተከተሉ ምንድን ነው ማድረግ ያለብን? አንዳንድ ስርዓት አልበኞች ይህንን ተግባር ስለሚፈጸሙ ትላንትና ማታ አመሻሽ አንድ ሰዓት አካባቢ ከመካኒሳ መጥቼ ጀርመን አደባባይ መብራት ይዞኝ ቀጥታ ወደ ለቡ መሄጃውን ይዤ ቆሜ ያለው መብራት ለቆኝ ሲሄድ አንድ ጥቁር ፒካፕ ቢ 17958 ቢ 17958 ወደ ጎፋ መታጠፊያውን ይዞ ቆሞ ነበር። ልክ ሲሄድ መሪውን ያለ አግባብ ተጠቅሞ ድፍን መስመር ረግጦ ለካ ቀጥታ ነበር የሚሄደው። ሲንገበገብ የኋላ ፓራውልቴን ቧጠጠው። ከዛ ፍሬን ይዤ ቆምኩኝ። ጭራሽ ተሳድቦ አስነስቶ ሄደ። ቁም እያልኩት ከዛ ልጄ ታርጋውን ጻፈችልኝ። ወርጄ ሳየው ቀለሙ ነው የተጫረው። በአቅራቢያ ላሉ ትራፊኮች ስነግራቸው ሄደህ አስመዝግብ አሉኝ። በተፈላጊ ይመዘገባል ነው ያሉኝ። ያንን ያህል ስላልጎዳኝ ልጆቼንም ባለቤቴንም ስለተረበሹ ወደ ቤቴ ሄድኩኝ። ከቤተሰብ ጋር መሆኔ እንጂ አሳድጄ ደርስበት ነበር። ሰው ይገጫል፣ የከፋም አደጋ ያደርሳል ይደርስበታልም። ግን ከዕለት ወደ ዕለት ስርዓት አልበኞች እየበዙ ነው። ይቅርታ ይደረግልኝና የመንግስት መኪና፣ የአየር መንገድ መኪና የሚነዱ የፐብሊክ ባስ የሚነዱ አንዳንድ ሹፌሮች እንዳው በደንብ ክትትል ቢደረግባቸው ጥሩ ይመስለኛል። መልካም ቀን፣ ከአደጋ የጸዳ ይሆንላችሁ። አቢ ነኝ፣ ከሜትር ታክሲ መኪና ጋቢና ውስጥ ይላል አቢ።
2: አቢ በነገራችን ላይ የጠቃቀሳቸው ብቻ ሳይሆኑ እኔ በተለይ መስታወታቸውን ቲንትድ አድርጎ የሚሰጠውን ፍቃድ የሚሰጠውም ሰው ምን አይነት ሰው እንደሆነ በጣም ያሳዝነኛል። ሆነ ቲንትድ ፍቃድ አድርጎ ማለት ይሄ የመንግስት ባለስልጣን ያልሆኑ ነጋዴዎች የሆኑ አንዳንዴ አንዳንዱ ምን ይለኛል ባለ ጊዜ ይሉኛል። እውነት የሆነ ለመናገር
1: ባለ ጊዜ ማለት ገንዘብ ያለው ማለት
2: እንደዚህ እንደዚህ አይነት ነገር እንደዚህ አይነት ስም የሚያሰጥ
1: መኒ ፓወር ነው።
2: መኒ ፓወር ነው
1: ጥያቄ የለው።
2: እንደዚህ
1: አይነት እንትኑ ይገዛል፣ የሚገዛ ነገር ነው እኮ የሚታወቅ ነገር
2: ምን መሰላሹ፣ እንግዲህ እኔ ከህብረተሰቡ ጋር አይደለም የምውለው፣ እሰማለሁ ብዙ ነገር። እንደዚህ አይነት ስም የሚያስጠፉ የሚያስጠሩ በጣም ዋልጌ የሆኑ ሰዎች ናቸው። እነሱ ናቸው ፍቃድም ተሰጥቷቸው መኪናውን ቴንትድ አድርገው መብራት የሚጥሱ በተቃራኒ አቅጣጫ የሚሄዱ እንደዚህ ገይቶ የሚሄዱ እነሱ ናቸው። እነኝን ሰዎች መለየት ያስፈልጋል።
1: በምን ስም ነው ብዙ ትራፊኮችም ህግ አስከባሪዎችም አይዟቸውም ታውቃለህ።
2: እንትን
1: ይመስላል የደህንነት ሰዎች ምናምን የሚመስላቸው
2: አይደሉም። እነሱ እንደዚህ አይነት ነገር
1: ናቸው እኮ የደህንነት ሰዎች፣ ግን ስርዓት የሌላቸው ገንዘቡንም ካላግባብ አግኝተው
2: እንደ ድንገት
1: የተጠቀሙበት ያለ
2: እንደ ድንገት የመጣ ገንዘብ አላግባብ
1: የሚጠቀሙበት ሰዎች ናቸው። ለመጥፎ እኔ እንጃ።
2: መኪናዎቹንም መለየት ይቻላል። ደብል ገቢና የሆኑ ፒካፖች፣ ደብል ገቢና የሆኑ ፒካፖች፣ ሲንግል ገቢናም የሆኑ ፒካፖች፣ አንዳንድ ዲዛይሮች ራሱ አሉ። ኮሮላ መኪና ላይም ለጥፎ የሚሄዱ ሰዎች አሉ። ግድ የለም አስቆሟቸውና ማናችሁ እናንተ ኬን ነው የተሰጣችሁ? እንዴት ነው የተሰጣችሁ? በደንብ ቼክ ማድረግ ያስፈልጋል። ለምንድን ነው የመልካም ስራን ስም የሚያጠፉ ሰዎች?
1: ለምንድን ነው የተሰጠህ እኮ ብለህ መጠየቅ ያስፈልጋል። ጤነኛ የሆነን ሰው ምንም አይነት የእይታ ችግር የሌለበት ምንም አይነት የቆዳ ችግር የሌለበት ሰው
2: ለምንድን ነው ራስን የምትደብቀው?
1: የደህንነት ስራ ውስጥ ያልተሰማራ ሰው
2: ለምንድን ነው ራስን የምትደብቀው? ለምን አስፈለገ?
1: ፈቃድስ ለምን መያዝ አስፈለገ?
2: የሚጥሱት እነሱ ስለሆኑ ነው። ልንገር አይደለም መስታወት ግልጽ የሆነ የሚታይ ሰዎች ይሉንታውም ስላለ
1: ይሉንታም አላት። ትታያለህ እኮ ትታይም ታፍራለህ እኮ።
2: አሁን ቢ 17958 ወንድማችን ግን የምመክረው መኪና ተጎዳ አልተጎዳ አይደለም፣ ህግን ለማስከበር በተቻለ መጠን እዛው ነፋስ ስልክ ላፍቶ ሄደ። ልጆች ምስክር ናቸው፣ ባለቤት ምስክር ናት። መኪናው ቢመዘገብ
1: ትራፊክ ፖሊሶች
2: እዛው ነው ደግሞ ጀሞ ጋር ነው ያለው ፖሊስ ጣቢያው፣ ጀሞ ሚካኤል ጋር ያለው መብራት ላይ ነው ያለው በስተቀኝ በኩል። ነፋስ ስልክ ላፍቶ ሄደ ብታስመዘግብ መኪናው ተንጠልጥሎ ይያዛል። ቢያንስ ቢያንስ ለአንተ ባሰራልህ በህግ ይቀጣል። ገብቶሃል አይደል? ገይቶ ማምለጥ በህግ የሚያስቀጣ ስለሆነ መማር ያስፈልጋል።
1: የማህበሩ ሰብሳቢ ስልክ ሜሎ ትባላለች። የኮር ሶስት ማህበር ብሎ ተልኮልሃል።
2: ስልኩ ተልኳን።
1: ይህንን ስልክ ያዝና የመጨረሻውን ስልክ
2: ቴክስት እናደርግለታለን
1: ነው። በዚህ ቴክስት እናደርግልህና ደውለህ ታናግራቸዋለህ። እዚሁ ስራ እኮ እየፈጠረ ቢዝነስ እየተሰራ ነው። እዚሁ አውቶ ሴፍቲን እያደመጣች ነው። ተወዳጁ ብስራት ኤፍ ኤም 101.1 ላይ ሰላም። የአውቶ ሴፍቲ አዘጋጆች፣ ባለፈው ሳምንት በትራፊክ የተደረገብኝ ጉዳይ ቅድሙ ያነሳው እሱን ነው እንዴ? ነው
2: የቀደመው ነው ያነሳ ነው
1: መልካም በርካታ ሀሳቦች አስተያየቶች ጥቆማዎች መልእክቶች ጥያቄዎች እየመጡ ነው
2: አዎ የዚህ ሰውዬ አንዱ የሚያሳዝን ነው ሰላም እንዴት አደረራችሁ አቶ ሴፍቲዎች ይሄንን ፎቶ ያነሳውት አርብ ቀን 11:30 ላይ ነው አንድ ቪትስ መኪና ነዳጅ ጨርሳ ወደ ማደያው እየተገፋ ባለበት ጊዜ ጠርዝ ላይ በአንድ እግሩ ጎማውን ይወጣበታል ከየት መጣ ሳይባል አንድ የደንብ ቁጥጥር መጥቶ ቪዲዮ ይቀርጿል ሾፌሩ ነዳጁን ቀርቶ ከተመለሰ በኋላ የደንብ ቁጥጥሮቹን ሲለምን አየሁኝ ወርጄ መኪናውንም ገፍቻለሁ ምንም አይነት ጉዳትም አልደረሰም ቢያንስ እንኳን ምንም እንዳልተፈጠረ አይተውታል እንደዚህ አይነቱም ምን አለበት ቢተው አይነት ነገር ነው አይተዋል ቪትስ መኪና ናት እየተገፋች ነው በርግጥ የደሴቱ ላይ ሳር ያለበት ደሴት ላይ ባንድ ግሩ ወጣው አንድ ግሩ ወጣው
1: እንትኑ አጋነው ድንጋጋ ነው ያለው
2: እየነዳ አሁን ቀደም አንተ ኦፍ ሪከርድ ይያልክ ነበር እየነዳ ሰክሮ
0: እንዴው ለመሽቀዳደም
2: ለመሽቀዳደም ብሎ
1: ይወጣበት
2: አንድ ነገር ነው ይሄ
1: ልትይዘው ትችላለህ ወደ ህግ ልትይዘው
2: አንዳንድ መኪናዎች ስትገፋ ሞተር ካልተነሳ መሪዎቹ አይታዘዝም
1: ምን አንዳንድ በቃ የመኪና ባህሪ እኮ ነው
2: አዳዲሶቹ መኪናዎች በተለይ
1: ሞተር ከጠፋ
2: አዎ
1: መሪ ይደርቃል
2: ይደርቃል
1: ልትይዘው አትችልም በጉልበት
2: እሱ አይነት አንደኛ ሲገፈትሩት መቆጣጠር አልቻለም ማለት ነው ፍሬንም አይዝም አንዳንድ መኪናዎች አብዛኛዎቹ ማለት ነው
1: ሞተር ከጠፋ
2: እንደሱ አይነት ግምት ውስጥ እና ጉዳትም አለመኖሩን ካረጋገጥን እኔ እነን ለመናገር ይሄን ስላደረግን ይሄን ስላስከፈልን መንግስት ይጠቀማል ወይም እንደዚህ ሆናል ብለን ምን ለወረ ግዜው
1: ከረከ ነው ማረረው
2: ስለዚህ ሁኔታዎቹን ከችግሩ አንጻር ግድ የለም እኔ ሁሉ ነገር ስርዓት እንዲኖር በጣም ምንፈልግ ነን እኛ ሁላችንም ግን ስርዓት እናስከብር ጉዳት የሚያደርሰው ጉዳቱን ነው ማሰብ ውጤቱን ነው ማሰብ ምንድነው የሚያመጣው ውጤት ውጤቱ ምንም ጉዳት የማያመጣ ከሆነ ያንን ሰው ያስተምረው መልቀቁ በጣም የተሻለ ነው የሚሆነው አይማረርም ከዛ ይማራል እንጂ
1: አዎ ማማረር ሳይሆን ማስተማር ነው ዋናው አላማው ኢንስፔክተር ናሹ ሰላም ናችሁ ዛሬ ከቤተ ክርስቲያን ሰውጣ መብራት ተጠሰሻል ብሎ ቀጣኝ ሳልጥስ ሴት ናት ብሎ ካለ ያያለፉ ነው እኔ አልጣስኩም ስለው ደረቀ ምስክርም አለኝ በፍጹም አልጣሰችም ሲሉት እንቢ ብሎ ጻፈ የት ነው ሜድ ያለብኝ እርዱኝ ትላለች ይቻላል
2: መስከሮች እሽን እነኚህ መስከሮች አልጣሰችም ብሎ የመስከሮልሽ መስከሮች ይዘሽ ክፍለ ከተማው የት ነው ክፍለ ከተማው መሄድ ነው
1: በተቀጣሽበት ክፍለ ከተማ ቦሌ መዳን ያለም
2: ከነኛሉ መስከሮች ይዘሽ
1: ቦሌ ሚካኤል ከሆነ ደግሞ ዛው ሚካኤል ጋር ሴሚስ ሚካኤል ከሆነ
2: ቦሌ እንተነስ ለሚ እንተነ
1: ከካኖ ለሚኩራ ነው
2: ለሚኩራ መሰለኝ
1: ለሚኩራ
2: ብቻ ክፍለ ከተማው ይታወቃል
1: አቅራቢው ባለው ክፍለ ከተማ የት ክፍለ ከተማ ነው በይና አለቆቹ ጋር ግቢ መስከሮችሽን ይዘሽ መስሎት ሊሆን ይችላል እሱ እንግዲህ ሴት ነች ብሎ እንኳን እንደዛ የሚያደርግ አይመስልም እንዴው ለሴቶች እንኳን ስቴት ነው የሚያደርጉታል
2: አዎ
1: ያልፋቸዋል እንዴው ማለት ወንዶች ከሆኑ
2: አዎ
1: ሲልኩስ
2: እዚህ ያነበብኩ ስለሆነ አዎ ልክ ነው ላለው ያንተ ስልክ ነው ጮ አይደለም ያሹ
1: አዎ ዛሬ ያው የሚደወልበት ቀን
2: የሚደወልበት ቀን አይደለም አድማጮቻችን በተቻለ መጠን
1: ሜሎ የኮድ 3 ሰብሳቢ አይደለችም የተሳሳተ ስልክ አትስጥ ብሎ ሌላ ስልክ ልኩልናል
2: ሌላ ስልክ ግን አላከም ልኳላው ሁለቱንም ቼክ ታረጋለህ የሁነቱን
1: በጣም
2: ደስ ይላል
1: ዞሮ ዞሮ ግን እየተከታተላችሁን ስለሆነ እናመሰግናለን ዋናው እሱ ነው
2: በጣም እሱ ነው
1: ዋናው ትኩረት ሰጣችሁ ከፒስ ጋር ለመስራትም ራሳችሁን ያዘጋጁ ስለሆነ ደስ ይላል አውቶ ሴፍቲን ያደምጣችሁ ነው ተወዳጁ ብስራት ኤፍኤም 101.1 አንድ ላይ የእናንተን ሐሳቦች አስተያየቶች ጥቆማዎች መልእክቶች ጥያቄዎችም በመሃል እያነሳ ነው ኮማንደር ደረጀ እንደው ብታነሱልኝ ያለኝ አንድ ሐሳብ ነበር ኢንስፔክተር ትላንትናን ይበለኝ ሁሉታ ትላንትና ልሁድ ሶስት ተሽከርካሪዎች በጣም የሚጮህ ድምጽ የሚያሰማ ሞተር የገጠሙ ሶስት ተሽከርካሪዎች በተለያየ ቦታ እንደውም አንዱ እየተከተለን መስሎ የነበርና ምንድነው አለኝ
2: ምን አርጎ
1: በጣም ያስጮሁ ድምጽ የሚሄዱ
2: ተማሪዎች
1: አሉ አዲስ አበባ ውስጥ። ይሄ ጭስ ሙጫቸውም እንትን እያደረጉ አፍነው ነው ቆርጦ የሚሄዱት።
2: ለውድድር ያዘጋጁት የውድድር መኪና ከሆነ
1: የውድድር መኪናዎች አይደሉም
2: ማፍለሩ ነው።
1: የውድድር መኪና ግን ግድ መጮህ አለበት እንዲህ መስፈርት ነው
2: አይደል? ይሄ ነው ጉልበቱ ጉልበት እንዲኖረው ነው። አይ ቲንክ አንድ ነገር አለ ነው የሚያደርጉት
1: ጉልበቱ ነው። ጉልበቱ ሱፓወር እንትኑ
2: ጉልበት እንዲኖረው
1: ሊጮህ ይችላል፣ ግን የውድድር መኪና ስለሆነ ግድ መጮህ የለበትም።
2: እሱም ደግሞ ቦታ አለው እኮ እዚህ ከተማ ላይ አይደለም ማለት
1: ነው። እሱንስ እዚህ ከተማ ውስጥ መንዳት ይችላል?
2: አይ እሱ
1: ያለኛለው አሉ አንዳንድ እነዚህ ጭስ ማውጫቸውን የሆነ አፍነውት ነው ቆርጠውት ነው የሚባለው። በጣም እያሉ የሚጮሁ አሉ እኮ ከመጠን በላይ። በምን አግባብ ነው ቁጥጥር የሚደረገው ነው ጥያቄው። የሚያስቀጣስ ነገር የለም ወይ?
2: ከመጠን በላይ ድምፅ እያሰማ የሚያሽከረከር አሽከርካሪ ይላል አለ።
1: እሱማ በኤርፎንም ይላል እዛው ላይ ደግሞ። አሁን እንደዛ ስለሚል እንግዲህ የመኪናውን የሞተር ድምፅ በኤርፎን ልትሰማው አትችልም አይደል? ሙዚቃ ሙዚቃ ነው ብለህ ነው የምታስበው። እሱ እንግዲህ ድምፅ እያሰማ ሴንስ ሙዚቃ ከፍቶ ነው የሚገባኝ። ምናልባት እሱን ድምፅ ከዛ ጋር ታገናኘዋል።
2: በነገራችን ላይ እኮ አሹ ይሄ ደንብ የሚያስቀጣው ደንብ አንተ ሁሌ የምትከራከረው በቃ ወረቀት ላይ የለም፣ ወረቀት ላይ የለም።
1: ወረቀት ላይ ያልተጻፈ ነገር አያስቀጣም።
2: ግን አዳምጠኝ፣ አይቀጣ አዳምጠኝ፣ አይቀጣ። ግን ህብረተሰቡን እየረበሸ ነው ይሄ መኪና
1: እየረበሸ ነው።
2: መንጃ ፈቃዱን ትይዝና ይህ መኪና ሰርተና
1: እሱ ይቻላል፣ እሱ ይቻላል።
2: መቅጣት እኮ የግድ ለማስተማር አለ ነው መቅጣቱ።
1: እኔ መቅጣት ምል በዚህ
2: እኔ መቅጣት እሱማ
1: አትከሰውም ነው
2: ልትከሰም አትችልም። እሱ
1: አትችልም። እኔ በሱ ነው
2: ስለሚያከራክረ። ግን
1: በተጻፈ ህግ ነው የምንመራው።
2: ግን በነገራችን ላይ ሁሉንም ደንብ ከላይ ጀምረ የምታነበው ከሆነ አንተ ታነባ ላይ ነው ትርጉም ምናምን ምናምን ምናምን ብለህ የምትላቸው ነገሮች በሙሉ እዛ ውስጥ የሚከለክላቸው ማአት ነገሮች አሉ። ግን በእርከን ላይ አስቀመጣቸው።
1: አይ ነው ዞሮ ዞሮ በርከን የሚቀመጡትን የሚያብራራው
2: የተወሰነው
1: እኮ እነሱ ነው
2: የተወሰኑ። በርከን ያልተቀመጡ ግን እዛ ላይ የተብራሩ ብዙ ነገሮች አሉ ብዙ ነገሮች። እንዲሁም ደግሞ ህብረተሰቡን ሊጎዳ ይችላል ብለህ የምታስብ ከሆነ ይሄ ልክ አይደለም፣ ትክክል አይደለም። የግድ ደንብ መኖር ህግ መኖር መቀጣት አለበት ማለት አይደለም። አቁምና ይህን አስተካክል፣ ይህን እንደዚህ አደርግ እንደዚህ አደርግ ብሎ ማለት ከትራፊክ ፖሊሱ ወይም ከትራፊክ ማኔጅመንት ተቆጣጣሪዎች የሚጠበቅ
1: የግድ በትራፊክ ደንብ በትራፊክ ህግ መቀጣትም የለበትም እኮ። ድምፅ ብክለት የሚል እኮ ሌላ ቅጣት፣
2: እሱ ደግሞ ሌላ ደግሞ አለ።
1: በድምፅ ብክለት ምንድን ነው? ሻይ ቤቶችን ምናምን ሙዚቃ ይዘጓቸኋል፣ አንድ ይቀጧቸኋል። አንድ ድምፅ ከፍ አድርጋችሁ ከፍታችሁ ምናምን እየተባለ እኮ የሚዘጉ ንግድ ቤቶች አሉ። ታዲያ እነሱን ስጋቢ ናቸው ቢዘጉት አይችሉም? ለመቅጣት ማለት ጣታችን ሄዷል። ፒስ ራይድ ምን ነው ዝም
2: አልክ?
1: እንሰናበት።
2: እናመሰግናለን።
1: አውራ እንድታወራ እኮ ነው አንተ ድሜ እየሰጠ ነው። ተሰናበት።
2: እናመሰግናለን ብለህ
1: እናመሰግናለን። አብራችሁን ስሩ አለን ምናምን በላቸው።
0: በጣም እናመሰግናቸዋለን። በዲቴይል ደግሞ የምንታወቀው በስራ ስለሆነ ስራችን አይታችሁ ደግሞ ደስ እያላችሁ ሁላችሁም ከፒስ ጋር ቀና ነው መንገዱ እያላችሁ ትሄዳላችሁ። የፒሴ ድራይቨሮቹ ደግሞ ከስተመራችሁ እንደራሳችሁ ይሁንላለን። ሁላችንም ቤተሰብ ነው። ከለራችን አካባቢያችን ሊለያይ ይችላል፣ ግን ዞሮ ዞሮ አንድ ነን። ለሀገር ጥሩ ነገር አብረን እንስራላለሁ። አመሰግናለሁ።
1: መልካም። የኦሮሚያ ህብረት ስራ ባንክ ዞሮ አያት ዞሮ ምግበይ ዘንባባ ፒክ ድራይቨርስ ማለዳፎም አዲስ ባንክ ሶሲ የዚህ ፕሮግራም አጋሮች ነበሩ። መልእክቶቻቸውን ሰምተን በዛው ነው የምንሰናበተው። ፈጣሪ ህዝባችንን ከዚህ አደጋ ይጠብቅልን። በሰላም ወጥታችሁ በሰላም ግቡልን።
3: ሃሎ ሃሎ፣ ሳይታለም የተፈታ ነው።
4: ምኑ?
3: አዲስ ዓመትን በአዲስ ነገር ገድ ማለቱ።
4: የምን ገድ?
3: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውም ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ስራ ባንክ።
4: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት አመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለአመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛው ዳጅ ማስፈልጉ ሳይታለም የተፈጠረ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን አመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ አመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ አመት። አያት ዞሮ መግቢያ አይ
5: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በመርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቡ መሻት ነው። ታዲያ የምኞትዎን እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 አመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል ዘንባባ የህክምና ማዕከል። ዛሬም አንጋፋው የህክምና ማዕከላችን ወቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንገላዊትን ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይንም 93 ላይ ይደውሉልን። በርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
6: መንጃ ፍቃዱ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለውጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል በክቡር የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨር ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፍቃዱን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል። አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
7: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ሊሞላና በደስታችሁ ላይ ሐሴት ሊጨምር ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ ዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ።
8: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
9: ወይኔ እኔ ነኝ የራበኝ።
8: ምንም አልሰራውም ግን
9: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ አጭ ከደውልሽልኝ በኋላ እንሰራውት በ15 ደቂቃ ውስጥ ይሄ ሁሉ አይነት እንደሰራሹ የምታዩ በሙሉ ሶስ ሶያ ነው በቀዝቃዛው ላይ 5 ደቂቃ ተፈጽፈያለሽ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ ጥብሱም ቀይወጡ ክትፎም ሶስ ሶያ ነው አው ላበሳሰልም በጣም ቀላል ነው ወይኔ ሶሲ እንዲ እንደሆነ አላቀም ደሙ ሲጣፍጥ
10: በዛ ላይ በፕሮቲን የበለጸገ ነው
9: እሺ የት ነው ማገኘው
10: በየሱቁና ሱፐርማርኬት ታገኛለሽ ከፈለክሽ በደቃቁም በአንኳሩ
9: ባለሱቅ ሶሲ ሶያ ስጠኝ
11: አለ በደቃቁ ባንኳሩ
9: ሁለቱንም አይነስጠኝ

እንቁጣጣሽ አደይ አበባው በየመስኩ ፈክቷል። አዲሱ ዓመትም ብሩህ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ ዓመት የፋይናንስ ግቦን ለማሳካት ንግድዎን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያለሙ። ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን ዓመት በስኬት ይጀምሩ። ንስር ማይክሮፋይናንስ፣ የሁላችንም ሀብት። ለመላው ኢትዮጵያውያን መልካም አዲስ ዓመት።

0: ፍላለወጥ
1: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም የተጎነጨ ቀናችንን እናሳምር። ፍስ እድስ ዳአሞ የሎሚ እርካታው ገራሚ ሰበናፕ
2: አውቶ ሲፍ አውቶ ሲፍ
3: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
4: እስከና ቤት ከፍቼ ባክባ
5: ተሰጥቶ ወደ ገንዘብ ቀይራለሁ።
3: ይሄን አውርጄው ያንን አምጥቼው ይሄንን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።
6: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
7: ብስራት ስፖርት። ብስራት ስፖርት። ብስራት ኤፍኤም 101.1 ከመንሱር አብዱልቀኒ ጋር በመተባበር
8: ሰላም ሰላም ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ የለተሰኘው የብስራት ስፖርት ፕሮግራማችን ተጀምሯል። እስከ 5:00 ድረስ ቆይታውን ከእናንተ ጋር ያደርጋል የብስራት ስፖርት ዋና አዘጋጅ መንሱር አብዱልቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ። በያላችሁበት ከብስራት ስፖርት ጋር ጥሩ ቆይታ ይሁንላችሁ።
9: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችንን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዩ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ። ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት። በወረቀት ዘንቢል የማምረት ቢዝነስ በወር 48,000 ብርና ከዚያ በላይ የተጣራ ትርፍ የሚያገኙበት እጅግ አዋጪ ቢዝነስ። የወረቀት ዘንቢል በቀላሉ በመኖሪያ ቤታችን ውስጥ መስራት የምንችለው ቢዝነስ ነው። ለድርጅቶች፣ ለኮስሞቲክስ ቤቶችና ቡቲኮች እንዲሁም ለተለያዩ በቢዝነስ ዘርፍ ለተሰማሩ ሰዎች አስፈላጊና አዋጭ የሆነ ቢዝነስ ነው። በአነስተኛ ካፒታል ማለትም ከ60 ሺህ ብር ጀምሮ መስራት የሚችል አዋጭ የቢዝነስ ዘርፍ ሲሆን በቀን እስከ 250 ፒስ የወረቀት ዘንቢል ማምረት ይቻላል። ጥሬ ቃና የህትመት መስሪያ ማሽን በቅናሽኛ ጋር ያገኛሉ። በወር 79 ሺህ ብርና ከዚያ በላይ የተጣራ ትርፍ የሚያገኙበት ሌላው አዋጭ ቢዝነስ ጂፕሰም ብሎክ የማምረት ቢዝነስ ነው። ጂፕሰም ብሎክ በግንባታ ኢንዱስትሪ ውስጥ ከጊዜ ወደ ጊዜ ተፈላጊነቱ በከፍተኛ ደረጃ እየጨመረ የመጣ ምርት ነው። ጥሬ ቃው በሀገር ውስጥ በቀላሉ የሚገኝ ነው። በዚህ ቢዝነስ ከጂፕሰም ብሎክ በተጨማሪ የኮርኒስ ፍሬም ማምረት ይችላሉ። በቀን 110 ፍሬ የጂፕሰም ብሎክ ይመረታል። የማሽንና የሞልድ ዋጋ 400 ሺህ ብር ሲሆን ወደ አዲስ እይታ በመምጣት የአጭር ጊዜ ስልጠና በመውሰድ ቢዝነሱን መጀመር ይቻላል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227። ለተጨማሪ መረጃ 0978 21 21 21 ወይም 0901 84 21 21 ላይ ደውሉ። አዲስ እይታ 10 ዓመታትን በስኬት።
0: ለጋራ አጠቃላይ ሆስፒታል ላብራቶሪያችን የአይኤስኦ 189/2012 መስፈርት በማሟላቱ በክሊኒካል ኬሚስትሪ እና ሄማቶሎጂ ምርመራ ከኢትዮጵያ አገልግሎት ሰጪ የጥራት ሰርተፍኬት ታገኘ። በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የቆዳ፣ የጉበት፣ የእንቅርትና የአንገት በላይ ሕክምና፣ የመሃንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና፣ ወደ ውጭ ሀገር ለሚጓዙ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአር ማሽን በመታገዝ የህብለ ሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ የጨቅላ ሕፃናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የይንታ ክፍሎች፣ የማዋለድ አገልግሎትና ክትባት፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ። ይደውሉ 0118 54 9952። የጤናው አጋር ለጋራ አጠቃላይ ሆስፒታል።
9: ሀያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50 ሺህ በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያይ።
0: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ
9: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር

0: እንዴት እንንገራቸው? እንዴት እናረማቸው? እነዛ ሰዎች ተሳስተዋል ብለን ስናስብ በተለይ በሰው ፊት በሚሆንበት ጊዜ ምን ፈልገውን ተቀባይነት ሳይሆን ውርደትንም ምን ከናነበበት ጊዜ እኮ አለ። የተሳሳተው ሰው ሳይሆንም የሚያፍረው እኛም እናፍርበት ጊዜ አለ። ተቀባይነትም እናጣበት ጊዜ አለ። አይደለ ይሄ የሚታበይ? ምንድነው እሱ ያልሽው? ልክ አይደለሽም እንደዚህ ቆ ነው ብሎ የሚናገር ከሆነ ያሰበውን ተቀባይነትም ላያገኝ ይችላል።
1: በጣም
0: ምንድነው መደረግ ያለበት?
1: አዎ እንግዲህ በተደጋጋሚ እንደዚህ አይነት ባህሪ ካለብን ለምንድነው እንደዚህ መሆነው ብለን ራሳችን ማየት አለብን። ለምንድነው መሆነው? አሁን አንዳንድ ሚስቶች ምን ይላሉ? በብዛት በባሌ ምናልባት ቅያሜ አለኝ፣ በሳጭበታለሁ፣ በሚስቴ እበሳጭባታለሁ፣ በዚህ ሰው እበሳጭበታለሁ ብሎ ያስባሉ። አንዳንዶቹ ለማስተካከልና ለመርዳት በጣም እሞክራለሁ ብለው ቅድም የጠቀስናቸው ምክንያቶች አሉ። እና ለምንድን ነው መጀመሪያ ማድረግ የምንችለው ምንድን ነው? ለምንድን ነው እንደዚህ አይነት ባህሪ በቃ ዝም ብዬ በወጣው በገባው ቁጥር ከሰዎች ጋር ስገናኝ ስህተት እያረምኩኝ የምቀጥለው ለምንድን ነው ብለን ያን መረዳት በጣም ጥሩ ነው ማለት ነው። ከዛ ቀጥሎ ደግሞ ከማረማችን በፊት በተለይ በብዛት በንግግር ነው የማረም አስተያየት የሚሰጠው እና ከማረማችን በፊት የተወሰኑ ሰከንዶች ወይም ከቻልን አንድ ደቂቃ ምንም ቢሆን አርማርም ተናገር የሚለው ሀሳብ ሲመጣ ቆሜ ማለት ዝሜ ማለት ፓውዜ ማድረግ ልምምድ ፋታ መስጠት በጣም አስፈላጊ ነው ማለት ነው። እንደዛ ማድረግ በጣም ያስፈልጋል። ከዛ ቀጥሎ ደግሞ ምናልባት መረጃ የመስጠት ወይም የማስተካከል ነገር ከሆነ እኛ በድርጊት ነገሩን ማሳየት በጣም የተሻለ ነው ተብሎ ይታሰባል። ለምሳሌ ቤቱ ዘረክረክ ብሎ ከሆነ ቤት ውስጥ በቃ ይሄንን ቤት እንደዚህ እኮ ማድረግ አለብሽ፣ ይሄኛው እንደዚህ አይደለም ከማለት በተሻለ ብድግ ብለን ነሳ ነሳ የሆነ ደረግ ደረግ። አንዳንድ ባሎች ምን ይላሉ? አንቺ አድርጊዋ ምርር ሲለው አንቺ አድርጊዋ፣ አንቺ ራስሽ ሞክ፣ ለምን አታረጊም? እኔ ጋር ክፍተት ካለ አንቺም አድርጊው። አንዳንድ ሚስቶች ምን ይላሉ? ይሄ ለምን ተቀመጠ? ለምሳሌ ሶፋ ላይ የሆነ የተቀየረ ልብስ ቁጭ ብሎ ከሆነ ይሄ ምንድን ነው? ለምንድን ነው እዚህ ጋር የሚቀመጠው? ከዛ ምን ይላሉ? ዲፌንሲቭ ነው የሚሆኑት። አንተ አታነሳውም? አንተ ምን ትሰራለህ? የማንን ጎፈር እያበጠርክ ነው ይላሉ ማለት ነው። እና እዚህ ላይ የሚያግዘው ለምሳሌ ከማረም የሚያግዘን ምንድነው? እኛም ራሱ መሳተፍ፣ እርማቱ ላይ ራሳችንን ማስገባት፣ ማካተት። በተለይ የቅርብ ሰዎች ሲሆኑ እኛም አርአያ መሆን በጣም ጥሩ ሊሆን ይችላል ማለት ነው። እንደገና ይሄን በጣም ቋሚ የሆነውን የማረም ዝንባሌን የማስተካከል ዝንባሌን አስጊና ህልውና የሚያሳጣ አይነት ነገር ካልሆነ የሚስተካከለው ነገር ካልሆነ ያንን ስህተት እንዳለ መቀበል፣ ያንን ክፍተት ማለት በጣም አደገኛ ካልሆነ መጥፎ ካልሆነ እነዛን ሰዎች ማይጎዳ ከሆነ እኛንም ማይጎዳ ግንኙነታችን በጣም ተገቢ ያልሆነ ወይም መጥፎ ነገር ላይ ማይጥል ከሆነ ዝም ብለን ያንን ስህተትና ክፍተት መለማመድ ማለት ነው። መተንፈስ፣ ራስን መያዝ ልምምድ፣ በስህተትና በክፍተት ውስጥ የመቆየትና ዝም ብሎ ያን የመቀበል ልምምድ ማዳበር። ስህተቱንና ክፍተቱን ብቻ ሳይሆን ደግሞ በጎ በጎ ነገሩን ማየት፣ የነዛን ሰዎች በጎ በጎ ነገሮችን። አእምሮ እኮ በቃ ሰርቫይቭ ለማድረግ ሊሆን ይችላል በእርግጥ አንዱ ምክንያት፣ ክፍተት ክፍተትና ስህተት ስህተት ላይ ፊልተር ያደርጋል። በጎ በጎ ያልሆኑ ነገሮችን እያሳደደ አእምሯችን ሊለቅም ይችላል። እና አንዱ ስህተት ነው፣ አንዱ ክፍተት ነው። ያንን ነገር ሳይሆን ያንን ነገር ብቻ ሳይሆን ትክክለኛ ነገሯ ምንድን ነው? ትክክለኛ ነገሩ ምንድን ነው? ጥሩ የሆነበት ነገር
0: ከበጎ መነሳት የሚባለው እንኳን ለሰዎች አስተያየት ስንሰጥ አሉታዊ ከሆነ ወይንም ከስህተቱ ከመጀመር ይልቅ ጥሩ የሆነውን ፖዘቲቭ የሆነውንም ነገር ጣል አድርገህ ስትጀምር ያኛውን ሰው በጥሩ ይቀበለዋል፣ ወይንም ለመተቸት ብቻ እንዳልሄድን ማሳያ ይሆናል። ስለዚህ ከሰዎች ጋር ያለንን ግንኙነት እንጂ እንደውም ባለሙያዎቹ ምንድን ነው የሚሉት ኮኔክሽንን እንጂ ኮሬክት ማድረግን ቅድሚያ ትስጡ ይባላል። ያለንን ተግባቦት ግንኙነታችንን እንጂ ሌሎች ሰዎችን ማረም ላይ ማተኮር የለብንም። ስንናገርም ደግሞ ከመንገር ይልቅ መጠየቅ፣ እንዴ ኃይሌ እቺ ያልካት ነገር ትክክል ናት እንዴ ትለዋለህ። ትክክል አይደለህም ከምልህ ይልቅ እቺ ያልካት ነገር ትክክል ናት እንዴ። ስለዚህ ከመናገር ይልቅ ሰዎችን ማረም በምንፈልግበት ጊዜ መጠየቅ። አሁንም ምንሰራው ስራ ተመሳሳይ ነው።

እኮ ግን ትንሽ ቅርጹን እንቀይሯለን ማለት ነው። ኦ ምናልባት ይሄ ነገር እንዲ ነው እንዴ ስንል ያም ሰው በቀናነት ሊያዩ ይችላል። ከዛ እንዳጠቃላይ ሊሆን የሚችለው እንዲህ አይነት ባህሪ ያለብን ሰዎች ቶልቶሎ ሌሎች ሰዎችን ማረም በሶፊት እንዲህ አይነት ባህሪ ያለብን ሰዎች ከሆነን ራስን ማየት ማለት ነው። ኃይሌ ቅድም ያነሳው ጥሩ ነጥብ ነው እኮ የሚገፋፋን ነገር ሰው አፉ ሲከፈት ጭንቅላቱ ይታያል የሚባለው እኮ እንደዛ ነው። የብስለት መጠናችን ሁሉ ሊታይ ስለሚችል ከመናገራችን በፊት ፋታ መውሰድ፣ አርሚው፣ ንገሪው፣ እንዲህ በይው ምናምን የሚለይ ነገር ካለ ራስን ማየቱ በጣም ያስፈልጋልና ዛሬ ያነሳ ነው የለተሰኞ ስንቅ የሚሆን ጉዳይ ነው ያነሳ ነው። ኃይሌን እናመሰግናለን፣ ጥሩ አቀራረብ ነው። ፕሮግራሙ ስለኛ ነው። በፋሽን ውበት አጠባበቅና ጤና መኖኗር መንገዶች ላይ ትኩረቱን ያደርጋል። ማህበራዊ ህይወታችን ከጓደኛ ከቤተሰብ ከትዳር ጋር ከሁሉ ጋር ያለን ጥሩ ጤናማ እንዲሆን በላይፍ ስታይል ፕሮግራማችን ደግሞ እነዚህን ጥቆማዎችን እየሰጠናችሁ ነው። በጣም እናመሰግናለን። ሮብ ዕለት በልዩ ዝግጅት ተመልሰን እንመጣለን። ኃይሌ ጊዮርጊስ ወንድሙ፣ ኤልሳ ሰፋ ከእናንተ ጋር ነበርን። ቴክኒኩ ላይ አሸናፊ አበራ። ይህንን ፕሮግራም በክብር ስፖንሰር አድርገው ያቀረቡላችሁ ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው፣ ማለዳ ፎም፣ ባቢ ስፔሻሊቲ የጥርስ ህክምና፣ ስቶክላንድ ብራንድ አልባሳት፣ ሀያት ሪል ስቴት፣ ሶሲ ሶያ፣ ኮምፎርት የልብስ ማለቅለቂያ የዚህ ፕሮግራማችን አጋሮች ናቸው። ሮብ ዕለት ከአምስት ሰዓት እስከ ስድስት ሰዓት ተኩል እንመጣለን። መልካም ጊዜ እንዲሆንላችሁ ጋብዘናል። የክብር ስፖንሰሮቹን መልእክት ወደ እናንተ እናደርሳለን። መልካም ቀን ይሆንላችሁ።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ጃብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10 በመቶ ጉርሻ ያገኛሉ። አብረው ይቆዩ ካብረው እንደ ዳሽን ባንክ ያስፈሩ ተስፋው ሰምሮ አይተው ካብረው ይቆዩ። መልካም በዓል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
1: ና ተጽዕኖ ፈጣሪ የዓለማችን ሰዎች የሚያዘወትሯቸውን ዓለም አቀፍ ጥራታቸውን የጠበቁ አልባሳት ይፈልጋሉ? በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ የሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂም፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ። አሁኑኑ ይጎብኙን። ስቶክላንድ በ0911 575257 57 ላይ ይደውሉ።
2: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ አፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንፃ፣ ሳይረል ስቴት ፊት ለፊት የተባበሩት ማዲያጎን፣ ጀሞ 1 አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪምቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777። ፈገግታውን እንጠብቃለን። ባቢ
3: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
4: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
5: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
6: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
7: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
6: አንቺ ከደወልሽልኝ በኋላ ነው የሰራሁት።
7: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
6: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
7: ጥብሱም፣ ቀይ ወጡም፣ ክትፎም ሶስ ሲያየ ነው።
6: አዎ ላበሳሰልም በጣም ቀላል ነው።
7: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
6: በዛ ላይ በፕሮቲን የበለጸገ ነው።
7: እሺ የት ነው የማገኘው?
6: በየሱቁና ሱፐር ማርኬት ታገኘዋለች። ከፈለግሽ በደቃቁም በአንኳሩ
7: ባለሱቅ
8: ሶሲ ሰው ያስጠኝ
9: አለ። በደቃቁ በአንኳሩ
7: ሁለቱንም አይነት ስጠኝ።
8: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ከንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብያለሁ። ልዩ ለስላሴና ቅንጡ ማዕዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስ ለሻም ይለቀለቀው። ኮንፈርት ለቀናት የሚቆይ ለስላሴ ከቅንጡ ማዕዛ ጋር ያላብሰዋል። ኮንፈርት ቅንጡ ማዕዛ ለመቶ ሰዓታት።
10: ስለኛ ፋሽን ነው በት በብስራት
11: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም የተጎነጨን ቀናችንን እናሳምር። ፍስ እድስ ዳአሞ የሎሚ እርካታው ገራሚ ሰበናፕ

0: Was wohl Silber gibt.
1: መግዛት መሸጥና ማከራየት እንዲቀላል እንዴ?
2: አዎ ሁሉንም በጆ ስልክ ላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች መለዋወጫዎች ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994111111 ላይ ይደውሉ።

0: ድሮስ ያንማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን በጭስ ታፍነን ጸዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ዋላም የግድብ መሠረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የምንጨውን ተረከበን። ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳል ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት
1: ፈልጋችሁ ያገኛችሁን በሜትር ባንድ ብስራት ኤፍኤም 101.1 ጠናይ ስጥልን እንደምናችሁ የምንላችሁ ወዝወዝ አዲስን አዘጋጅተን ማሂና ኪንጎነን በቴክኒኩ አሹ በመጎዳ ሳፍሮ ወደ እናንተ ያደርሰናል። በጥራት ያስደምጠናል። አሻንተ ሻክቴ ምን ያገናኘናል ካልዱ ይደውሉ 0984949409። ለማንኛውም አስተያየት፣ ጥያቄ ወይም የድምፅ መልእክት ዲጄ ኪንግስተን የሚለውን የቴሌግራም ቻናል ይቀላቀሉ። ሰላሚና ከንፋስ ፈጥና የላካችሁትን ትመዘግባለች። ወዝወዝ አዲስ እንድታደምጡ ገንዘባቸውን ያወጡ ስመጥር ድርጅቶች አሉ። አዋሽ ባንክ ከቁጠባ ብድር እስከ ውጭ አገር ገንዘብ ዝውውር፣ ዲጂታል ባንኪንግ ሁሉንም በአንድ ጣራ ስር አዋሽ ባንክ። ጥራት፣ ምቾትና አስተማማኝነት በአንድ ላይ ኖ የህይወቶን ምርጥ ውሳኔ ዛሬውን ይወስኑ የሚላችሁ አያት ሪል ስቴት ነው። ወደ ቤቶ ይግቡ። አያት ሰንቺፕስ የ13 ወር ሰንቺፕስ 13 ወሩንም ሙሉ ለምን ሰንቺፕስ አትበይ?
2: ከሰጡኝ ምን ችግር አለ?
1: 13 ወር ሰንቺፕስ የአመቱን አዲስ ምዕራፍ በደስታና በድምቀት ከሰንቺፕስ ጋር አብረን እንጋራ እያለ ነው። የ13 ወር ሰንቺፕስ ምርቶቻቸው እንድትገዙ አገልግሎታቸው እንድትጠቀሙ እንጋብዛለን። የምንጊዜም አጋራችን ስለሆኑ እናመሰግናለን።
2: ጎንበስ ብለናል።
1: የሳምንቱ መጀመሪያ፣ የደስታ መጀመሪያ ሰኞ ዕለት። ሰኞ እንዴት ነው?
2: ሰኞ በጣም

አሻማሻም እንደምን ዋላችሁ አድማጮቻችን። የለተ ሰኞ ፕሮግራማችን ተጀምሯል። ዛሬ በተለየ መልኩ በአሻም ታሪክ ውስጥ በዚህ መልኩ ፕሮግራም ማሰናርተን አናቅም። ይሄ የመጀመሪያ ጊዜያችን ነው። እዚህ ስቱዲዮአችን እንግዲህ 6 እንግዶች አሉን፣ 7 እንግዶች አሉን። የዓለም ቱሪዝምን ቀን ምክንያት በማድረግ እንዲሁም ደግሞ የኢትዮጵያን የቱሪዝም ወር ወራ መስከረምን ምክንያት በማድረግ የላንዶር ምንሰራውን ፕሮግራም ዛሬ በልዩ መልክ እንጀምራለን ማለት ነው። ለዚህም ነው እንግዲህ እዚህ 7 እንግዶች የጋበዝነው ማለት ነው። እነዚህ በኢትዮጵያ ቱሪዝም ላይ ቀጥታ ባለድርሻ አካላት ናቸው። ስለዚህ እነሱን እንኳን አደረሳችሁ ማለትና በጋራ ኬክ መቁረስ ያስፈልጋል። እንዲሁም ደግሞ ከዚህ ፕሮግራም በፊት እንደዚሁ ብስራት ኤፍኤም ሪሰፕሽን ቁጭ ብለን እንኳን ደህና መጣችሁ ተባብለን የበያ ኮፊና ፉድ ባዘጋጀልን የቡና ሴሪሞኒ ያነባበሮ የፈንድሻ እሱን ቀማምሰን የመጣ ነው። እዚህ ደግሞ ኬክ እንቆርሳለን። የዛሬ እንግዶቻችንን ከጋራችን ማስተዋወቂያ በኋላ አስተዋውቃለሁ። የማህበራትን ፕሬዝዳንቶች ናቸው፣ ምክትል ፕሬዝዳንቶች ናቸው። እነሱ ናቸው የመጡት በቀጥታ ባለድርሻ ስለሆኑ እነሱን እንዲሰብስቡ እንኳን አደረሳችሁ ማለት፣ እንዲሁም ደግሞ ከበዓሉ ጋር በተያያዘ እነሱንም የመልካም ምኞትና ከዚህም ባሻገር ደግሞ ስለ ቱሪዝም ያላቸውን ሀሳብ እንዲሰጡን ነው ይህን መሰናዶ ያዘጋጀ ነው። የአሻም አድማጮች እንግዲህ ድጋሚ እናንተንም እንኳን አደረሳችሁ ለዓለም የቱሪዝም ቀን እንዲሁም ደግሞ የቱሪዝም ወር ለሆነው ለመስከረም አደረሳችሁ እንላለን። እዚህ ላሉት እንግዶቻችንም ሆነ ለአድማጮቻችን መልሳችሁ ሀሳብ የምታቀርቡበት በ0921 62 42 42 ላይ ሀሳባችሁን አካፍሉን። እንግዲህ

0: የክብረ በዓል ስለሆነ አንዳንድ ድምጽ በማልበድ ሰሙ የተለመደ ነው የሚሆነው ማለት ነው። እሱን ታገሱናላችሁ። የሁሉ ጊዜ አጋራችሁ ነው ነው የሁሉ ምርጫውን አቢሲኒያ ባንክ ዘውትር ከኛ ጋር ስላለ ከልብ ነው የምናመሰግነው። አቢሲኒያ ባንክ በተለይ በአቢሲኒያ ሬሚት ከተለያዩ ሀገራት ከኢትዮጵያ ውጭ ያሉ ሀገራት ለወገኖቻቸው የሚልኩበትን ፈጣን አስተማማኝና ምቹ የባንክ አገልግሎት አመቻችቷል። ሁሌም ደግሞ ከኛ ጋር ስለሆነ ከልብ ነው የምናመሰግነው። በነገራችን ላይ አቢሲኒያ ባንክም በዚሁ አጋጣሚ ሁላችሁንም እንኳን ለዓለም ቱሪዝም ቀን አደረሳችሁ ይላል ማለት ነው። የእሱን መልእክት ሰምተን እንመለሳለን። በ0921 62 4242 ላይ ሀሳባችሁ ልታካፍሉን ትችላላችሁ ማለት ነው። እንደሚታወቀው ሙዚቃ ስንጋብዝ ነው ስልክ ማንሳት የምንችለው። ከዛ ውጭ ግን በአጭር ሰዎች ሀሳባችሁን ልታካፍሉን ትችላላችሁ። ፕሮግራሙን አዘጋጅቼ የማቀርብላችሁ ሚካኤል አለማየሁ የእናኑ ልጅ ነኝ። እዚህ ስቱዲዮ በጣም ተሟሙቃል። በዓል ነው የሚመስለው። በጣም ደስ ይላል። በዚህ መንገድ ልዩ የቱሪዝም መሰናዶችን ስለጀመርን እጅግ በጣም ደስ ይለናል። እናንተም ደስ እንደሚላችሁ ተስፋ እናደርጋለን። የአጋራችንን መልእክት ሰምተን እንመለስ። አሻም የሁላችን ጉዳይ።
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትመው በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ደአሞ የሎሚ እርካታው ገራሚ ሰበን አፕ።
3: አሻም የሁላችንም ጉዳይ።
4: አሻም የሁላችንም ጉዳይ።
0: ተመልሰናል አድማጮቻችን። እንኳን ለመስከረም ወር ለኢትዮጵያ ቱሪዝም ወር ለሆነው ለወራ መስከረም አድረሳችሁ እንላለን። እንዲሁም ለዓለም አቀፍ የቱሪዝም ቀንና የቡና ቀን እንኳን አድረሳችሁ እንላለን። እሱን ምክንያት በማድረግ ልዩ መሰናዶችን ዛሬ ነው የሚጀምረው። ለአንድ ወር ይቀጥላል። ተጨማሪ 2 ሳምንትም ልንጨምር እንችላለን ሁኔታውን እያየን። ይህን መሰናዶ ግን ዛሬ እዚህ ጀምረነው በልዩ መንገድ ነው። እንግዲህ 7 እንግዶች አሉ። በቅደም ተከተል አስተዋውቃለሁ። ቴድሮስ ሰለሞን የኢትዮጵያ ቱር ኦፕሬተርስ አሶሲሽን ወክሎን የመጣው የቦርድ አባል ነው። እሱ እዚህ ተገኝቷል። እንዲሁም ደግሞ ሼፍ መክብብ ዘውዴ የኢትዮጵያ ሼፍ አሶሲሽን ምክትል ፕሬዚዳንት ነው። እሱ እዚህ ተገኝቷል። አሸናፊ ስለሺ ደግሞ እንደዚሁ ከኢትዮጵያ ቱር አስጎብኚ ባለሙያዎች ማህበር ፕሬዚዳንት ነው። እሱም እዚህ ተገኝቷል። እንዲሁም ደግሞ አሸናፊ ሙሉጌታ የአዲስ አበባ የሆቴልና ቱሪዝም ባለሙያዎች ማህበር ፕሬዚዳንት ነው። እሱ እዚህ ተገኝቷል። የአዲስ አበባ ሆቴል ባለቤቶች ማህበር ስራ አስኪያጅ ደግሞ ብሩክ ታደሰም እዚህ ተገኝቷል። የኦሮሚያ የቱር ጋይድና የቱር ኦፕሬተርስ አሶሲሽን ፕሬዚዳንት ደግሞ ይታዩ ታሪክም እዚህ ተደርሷል። የበያ ኮፊና ፉድ ሰላም እዚህ ተገኝታለች። በነገራችን ላይ እንዲሁ የቱሪዝም ላይ ሆኖ የቡና ቀንም እየተከበረ እንዲሁ ዝም ብሎ ሰው ስቱዲዮ አስገብቶ ኬክ መቁረስ ምን የሚባል ነው? ቢያንስ ባህላዊ ሰዱን በጠበቀ በአነባበሮ በቡና ስርዓታችን መቀበል ያስፈልጋል ብላ እሷም እዚህ ተገኝታለች። ሁላችሁንም በድጋሚ ስለመጣችሁ ከልብ ነው የምናመሰግነው። እንኳን አደረሳችሁ ለዓለም የቱሪዝም ቀን፣ ለዓለም የቡና ቀን እንዲሁም ለእኛ መቼም ኢትዮጵያ ከበዓላቷ ውጭ በውበት የምታጌጥበት ወር ነው ወራ መስከረም። ስለዚህ ለእኛ ለኢትዮጵያውያን መስከረም የቱሪዝም ወራችን ነው። ብዙ በዓላት እናከብራለን። ከዛ ደግሞ ልዩ ገስ ውበትን ራሱ መጥቶንበት አገሪቷ የወቅት ስለሆነ ለኛ ወራ መስከረም የቱሪዝም ወር ነው። ስለዚህ አሁን በየቀደም ተከተላችሁ እዚ በተቀመጣችሁበት መንገድ እንኳን አደረሳችሁ ያላችሁና ላፊነትና እንዲሁም ደግሞ ስለማህበር